0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አደራችሁ? አንዳንድ ወቅታዊ ዘገባዎችን እናቀርባለን። ዛምብ የተለያዩ አስተማሪና አዝናኝ ፕሮግራሞችን ይዘን እንቀርባለን። በመጀመሪያ የምንመለከተው የሰሜን እስራኤል ጉዳይ ነው። ሰሜን እስራኤል እንግዲህ በሂዝቦላ ድርጅት ራህማን በተሰኘው ቀላል ድሮን ጥቃት ብዙ ጉዳት እየደረሰበት ነው። ይህ ሁኔታ በጣም አሳሳቢ እንደሆነ የአካባቢው ነዋሪዎችም የገለጹበት ሁኔታ አለ። ወታደሮች ይጎዳሉ፣ ወታደሮች የህይወት መስዋዕትነት ይከፍላሉ፣ በንብረት ላይም ጉዳት ያደርሳል። ራህማን የተሰኘው ቀላል ድሮን ፈንጆችን ተሸክሞ ነው የሚመጣ፣ እንዲፈነዳ ያደርጉታል። በአንድ ቦታ ተደብቀው ነው የሚልኩት። ይህን ጉዳይም የእስራኤል መንግስት መፍትሄ ለማግኘት ጥረት እያደረገ ነው። እስከ አሜሪካ ድረስ ባለሙያዎች ይላካሉ ተብሏል። የሰሜን እስራኤል ጉዳይ በጣም አሳሳቢ መሆኑ እየተገለጸ ያለበት ሁኔታ ነው። አሁን ባለበት ሁኔታ እስራኤልና ሊባኖስ ከተኩስ አቁም ስምምነት ላይ ቢደርሱም የሂዝቦላ ድርጅት ይህን እውቅና አልሰጠውም። በአሜሪካ አማካኝነት የተደረሰበትን የተኩስ አቁም ስምምነት አልቀበለውም፣ አላውቀውም፣ እስራኤል ደቡብ ሊባኖስን ለቃ መውጣት አለባት በሚለው አቋሙ በመጽናቱ ችግሩ እንደቀጠለ ነው። እስራኤልም እንግዲህ በደቡብ ሊባኖስ በጣም እንዳስፋፋቸው ነው ዘመቻውን እየተነገረ ያለው እና በደቡብ ሊባኖስ የሚኖሩ ዜጎች አካባቢያቸውን እንዲለቁ ጉዳት እንዳይደርስባቸው ማስጠንቀቂያ ማሳሰቢያ ቀርቦ እዛ አካባቢ የሚኖሩ ዜጎችን በሙሉ እየለቀቁ እንደሆነ ይነገራል። እስራኤል እንግዲህ ያንን አካባቢ የጦር ቀጠና በማድረግ ሂዝቦላን በጣም ከእስራኤል ድንበር በማራቅ የሰሜን እስራኤልን ሰላምና ደህንነት ለመመለስ የሰሜን እስራኤልን ሰላምና ደህንነት ለማምጣት የምትፈልግበት ሁኔታ አለ። ነገር ግን ሂደቱ ቀላል አይደለም። ያው ዋጋም እየተከፈለበት ያለ ጉዳይ ነው። ይህ ዋጋ የሚያስከፍለው ጉዳይ እንዳይበዛ ደግሞ ብዙ መፍትሄ መፈለግ አለበት እየተባለ ይገኛል። አዎ የሰሜን እስራኤል ጉዳይ በጣም አሳሳቢ ነው። እንግዲህ የሂዝቦላ ድርጅት በወታደሮች ላይ የሚያደርሰው ጉዳት ብቻ ሳይሆን በሊባኖስና እስራኤል ድንበር አካባቢ በሚኖሩ ሰፈሮች ላይም በጣም ከፍተኛ ጉዳት እያደረሰ እንደሚገኝ ይታወቃል። የሂዝቦላ ድርጅት በየጊዜው የጦር መሳሪያዎችን ይተኩሳል፣ ድሮኖችን ይተኩሳል፣ እንዲሁም ሮኬት ስለሚተኩስ አካባቢው በጦር ቀጠና ውስጥ ነው። ዜጎችን በዛ አካባቢ በየጊዜው ወደ አደጋ መከላከያ ቦታ እንዲገቡ የሆነ በመሆኑ ይሄ ጉዳይ የሚስተካከልበትን ነገር መንግስት መፈለግ አለበት፣ መፍትሄ መፈለግ አለበት የሚሉ የሰሜን እስራኤል ነዋሪዎች አቤቱታቸውን ለበርካታ ጊዜያት ወደ መንግስት እያቀረቡ ይገኛሉ። መንግስትም እንግዲህ ጦርነቱን በማስፋፋት ዘመቻውን በማስፋፋት የሂዝቦላ ድርጅትን ከሊታኒ ወንዝ ማዶ በጣም በማራቅ ወደ እስራኤል ጉዳት እንዳደርስ ማድረግ ላይ ይገኛል። ግን ያው ዘመቻ ነው፣ ጦርነት ነው። በጦርነት ውስጥ ደግሞ ዋጋ መክፈል ቢኖርም በዚህ መልኩ ግን እንደው የሂዝቦላ ድርጅት በድሮን በቀላል ድሮን ራህማን በተባለው ቀላል ድሮን ፈንጆችን እየላከ ጉዳት የሚያደርስበት ሁኔታ መቀረፍ ያለበት እንደሆነ ብዙ ዜጎች እየገለጹ ይገኛሉ። ይህ ጉዳይ ሊታሰብበት እንደሚገባም እያሳሰቡ ነው። መንግስትም በሰፊው አስቦበታል። ምናልባት ደግሞ በእስራኤልና ሊባኖስ መካከል በተደረሰበት የተኩስ አቁም ስምምነት ምክንያት የእስራኤል መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ አይደለም የሚሉም ትችቶች እየቀረባሉ። ግን የእስራኤል መከላከያ ሰራዊት ዘመቻውን በዛ አካባቢ ያሰፋ መሆኑ ይነገራል እና ችግሩ አሳሳቢነቱ ከፍተኛ ነው። በጣምም አስቸኳይ መፍትሄ የሚያስፈልገው ጉዳይ እንደሆነ ይነገራል። በዚህ ሁኔታ ሂዝቦላ ከቀጠለ ብዙ ጉዳት ሊያደርስ ስለሚችል እና ለሱም ሞራል ሊሆነው ስለሚችል የእስራኤል መንግስት ባጭሩ መፍትሄ ሊፈልግለት የሚገባ ትልቅ ጉዳይ እንደሆነ ይነገራል። ይህኛው እንግዲህ አጭር ዘገባችን ነው። ሌላው አሳሳቢ ነገር በእስራኤል በሚኖሩ የአረብ ማህበረሰብ መካከል የሚፈጸሙ የእርስ በርስ ግድያዎች፣ ግጭቶች ምንም በማያውቁ ልጆች ላይ ሁሉ ዋጋ እንዲከፍሉ እያደረገ ያለበት ሁኔታ ብዙ ዜጎችን አሳስቧል። የአረብ ማህበረሰብ ከእስራኤል ማህበረሰብም አንዱ ነውና
በእስራኤል ግዛት በእስራኤል ክልል ውስጥ የሚኖር ማንኛውም ዜጋ የእስራኤል መንግስት የእስራኤል ፖሊስ ሰራዊት ደህንነቱን ሰላሙን ሊያስከብርለት እንደሚገባ ይነገራል። ያው እንደሚታወቀው የከተሞችን ደህንነት ሰላም የሚያስከብር የፖሊስ ሰራዊት በመሆኑ ማንኛውም ዜጋ በሰላም ወጥቶ ገብቶ ማለት አለበት። ይህ ጉዳይ ሊታሰብበት እንደሚገባ ይነገራል። በየጊዜው ግን በአረብ ማህበረሰብ የቆየ ባህልም በአካባቢ የመበቃቀል ሁኔታም እንዲሁም ደግሞ እነዚህ የወንበዴ ቡድን የሚባሉት አካላት አንዳንድ አካባቢን ለመቆጣጠር ገንዘብ ለማግኘት በሚፈልጉበት ሁኔታ ብዙ ዜጎች እርስ በርስ ግጭት ውስጥ ይገባሉ። ይህም ዋጋ እያስከፈለ ነው። እንግዲህ መንግስት እንዲቀርፍ የሚጠይቁ የአረብ ማህበረሰብ ወኪሎች በርካታ ናቸው። የእርስ በርስ ግድያው ወደ ከፋ ደረጃ መድረሱ ይነገራል። ልጆች ይገደላሉ፣ ሴቶች ይገደላሉ። ምንም ከዚህ ከእርስ በርስ ግጭቱ ወይም ደግሞ እንደዚህ ጋር ባለው ቤተሰባዊ ግጭት መካከል ምንም ጣልቃ ያልገቡ ልጆች፣ ሴቶች፣ እናቶች በግፍ የሚገደሉበት ሁኔታ ሊቆም እንደሚገባ እየተነገረ ነው። እንግዲህ በዚህ ዓመት ብቻ ከ115 በላይ ሰዎች መገደላቸው በጣም አሳሳቢ እንደሆነ ይነገራል። ይሄ መቆም እንዳለበት ነው። የእስራኤል ማህበረሰብ እርስ በርስ ግድያን ለማስቆም መንግስት እርምጃ መውሰድ አለበት። ፖሊስም ቢሆን እቅዶችን መንደፍ አለበት። በአካባቢው የጸጥታ አካላትን ማሰማራት እንዳለበት ነው። ማህበረሰቡ ራሱ የባህሪ ለውጥ ማድረግ እንዳለበት ሁሉ ይነገራል። እንግዲህ የአረብ ማህበረሰብ ጉዳይ ሊታሰብበት ይገባል። በመንግስት፣ በህብረተሰቡ፣ በፖሊስ፣ በብዙ አካላት ችግሩን ለመቅረፍ መታሰብ እንዳለበት የተለያዩ አካላት ይናገራሉ እና ይሄ ትልቅ ትኩረት መሰጠት አለበት። በእስራኤል ያለው የአረብ ማህበረሰብም በሰላም ወጥቶ እንዲገባ እርስ በርስ መከባበር፣ ያሉ ግጭቶችን ማስቆም፣ በአካባቢ የሃይማኖት መሪዎችም ትልቅ ድርሻ አላቸው። መንግስትም ቢሆን ብሔራዊ እቅድ ነድፎ ይህን ችግር ማስቆም እንዳለበት ብዙ አካላት ይጠይቃሉ እና ይህ ከሆነ የመረጋጋት ሁኔታ ሊፈጠር ይችላል የሚሉ አካላት አሉ። እንዲያ እንዲሆን ነው የሁላችንም ምኞት። አድማጮቻችን፣ እንግዲህ ፕሮግራማችን ይቀጥላል። አሁን አንድ ዜማ እንጋብዛችኋለን። ከዜማው በኋላ ተመልሰን እንገናኛለን። እነሆ ዜማው።

0: የተከበራችሁ አድማጮቻችን ከዜማው ተመልሰናል። ቀጥለን ከሁለገብ ባለሙያ አቶ ጀምበር መንግስቴ ጋር ቃለ ምልልስ እናካሄዳለን። እንደምናለህ አቶ ጀምበር?
1: ጤና ይስጥልኝ ሰጠይ ዘመነ፣ እንዲሁም አድማጮቻችንና ህዝብ እስራኤል ሰላም እንደምናላችሁ ላለሁ።
0: እኛ ደህና ነን። እንግዲህ ያው እንደምታውቀው የዓለም ሁኔታ፣ የመካከለኛው ምስራቅ ሁኔታ፣ የሀገራችን ሁኔታ፣ የሰሜኑ፣ የደቡቡ ብዙ ነገሮችን ስናነሳ የመሀሉ ሀገር በጣም ውስብስብ ያለ ነገር ውስጥ ነው ያለን። ያ ትንሽ ቅር ያሰኛል። ማለትም አሁን ለምሳሌ በሰሜን እስራኤል ያለው ሁኔታ፣ የጦርነቱ ሁኔታ፣ በመሀል ሀገር ደግሞ የእርስ በርስ ግጭቱ፣ በአረቡ ማህበረሰብ ልጆች የሚገደሉበትን ሁኔታ ሁሉ እናያለን። ራቅ ስንል ደግሞ የአሜሪካ እና የኢራን ጉዳይ አልተፈታም፣ በተንጠልጠል ላይ ነው ያለና ብዙ ነገሮች ያሳስባሉ።
1: እንግዲህ ሰጠ አሁን በእውነት ያለንበት ወቅት በእኔ በኩል ምን ልበለው መሰለ፣ ከዚያም ነካ የሰላሙ ብቻ ሳይሆን ደግሞም እንግዲህ በሀገራችን ያለ ፖለቲካ እንደው ከዚያም ነካክተን ለዚህ ሁሉ ግን ትልቁ መፍትሄ ብለን የምናስበው ለዚህ ሁሉ ጊዜና ወቅቱን ይዞ ደስታ በተጨመረበት ሁኔታ ሁሉንም ማሳለፍ እንደሚቻል ነው ሰጠኝ። በእርግጥ አሁን ያለንበት ወደ አሜሪካ ይሄን እንደሆነ አሜሪካ ያው ሁሉ የበለጠ የበላይ ሀገር ከምትባለው አንዷ እሷ ናት። በተለይ ለእስራኤል ወዳጅ ናት። ወዳጅነቷ ግን ደግሞ እኛ ጠንካራ ስንሆን ነው፣ እኛ አንድ ስንሆን ነው። የእናንተውን አንድ ስንሆን አንተ የምትጠይቀኝን እኔ አዳምጬ እመልሳለሁ፣ እኔ የምመልሰውን ደግሞ አንተ እየተቀበልክ የምትጠይቀው ካለህም ደግሞ ትጠይቃለህ ማለት ነው። ግን አንተ እየተናገርክ እኔም እየተናገርኩ ከሆነ ሰሚ የለም። እና እስራኤል የትም ቦታ ቢሆን የትም እኛ ጠንካራ ስንሆን፣ ህዝባችን አንድ ጠንካራ አንድ አቋም ሲኖረን፣ በፖለቲካም እንኳ ክፍፍል ቢኖር በሀገርና በህይወታችን የተነሳ የውጭን ጠላት ለመደምሰስ ወይም ደግሞ ራሳችን ከውጭ ጠላት ለመከላከል ስንል የራሳችን የውስጥ ሽኩቻና የውስጥ ጠብ ማስወገድ አለብን። አዎ ምናልባት እንግዲህ ሁሉ የሚሾመው ሁሉ ትክክለኛ ይሰራል ባይባልም ወይም ደግሞ እኔ እበልጣለሁ ቢልም የተፎካካሪ ያለ ነው። ግን ክብር ባለውና አገርን በተመለከተ ግን ሁላችንም እጅና ጓንት ሁነን ከሰራነ የውጩ እንኳን ወዳጃችን ጠላታችንም ሳይወድ በግድ እኒህ አንድ ናቸው ተባብረዋል እንዴት ብለን እንገባለን በማለት ጠላቶቻችንም ወደ ሰላም ሊመለሱ ይችላሉ። ባለፈው እንደምታውቀው ሰጠ የአብርሃም ስምምነት ተብሎ ኢሜሪም የሚባሉ የተለያዩ የአረብ አገሮች እንዲያውም እስራኤልን እንኳን በሰላም ነውና ማየትና ስማችን መስማት የማይፈልጉ ሁሉ ይኸው ዛሬ በጦርነቱ በኢራን ጦርነትም ጊዜ እንኳ አብረው ጣልቃ ሳይገቡ አብረው እስራኤልና አሜሪካን እየደገፉ ምንም አብረው ባይሳተፉ ይኸው ሁሉ አለ። ይሄ ምንድን ነው? የእኛን ጠንካራነትና የእኛን አንድነት ነው የሚያሳይ። አሁን ደግሞ በኢራንና በተለይ በአሜሪካ ያለው ሁኔታ አንዳንዴ አዎ ትራምፕ በጣም ደፋር ናቸው፣ ጎበዝ ናቸው፣ እሰራዋለሁ ያሉትንም አውቀው ቸለል ካላሉ በስተቀር ይሰራሉ፣ የማያወላወሉ ናቸው። ነገር ግን ደግሞ ምናልባት ተጥቅሙ ጉዳቱ ያመዝናል በማለት አንዴ በማስፈራራት አንዴ ደግሞ ወደ ሰላሙ በማለት ለሁሉንም አቅጣጫ ሁሉንም አድቫንቴጅ ወይም ደግሞ እድል ከሰጡ በኋላ የመጨረሻው ግና ያው ከእስራኤል ጋር ሁላቸውም ከአንድ ላይ ሆነው የሚያስፈልገውን እርምጃ ሁሉ እየወሰዱ እናያለን። የማይካድ ጀብድ ሰርተዋል ማለት እችላለሁ።
0: እንግዲህ ሁለት ነገሮችን ማየት አለብን። አንደኛው በዚህ በመካከለኛው ምስራቅ ቅድም እንዳልከው ጠንካራ ስትሆን፣ ኃይለኛ ስትሆን ሌሎች ሊወዱ ሊያከብሩ ሊቀርቡ ይችላሉ። ደካማ ስትሆን ደግሞ ሌሎች ሊያጠቁ እና አንተን እንደፈለጉ ሊያደርጉ ይችላሉ። እና በእስራኤል በኩል መታየት ያለበት አሁን ራሷን ለመከላከል መጀመሪያ በራሷ ሁሉን ነገር የማድረግ ሁኔታውን ከፍ ማድረግ አለበት። አዎ መተባበር አለበት፣ ከአሜሪካ ጋር መተባበር አለበት፣ ከሌሎች ሀገራትም ጋር መተባበር አለበት። መቼም አንድ ሀገር እንደው ብቻዬን ሁሉን ላርገው የሚልበት ሁኔታ ላይ አይደለንም በዚህ ዓለም ውስጥና ዓለም በተለይ ግሎባላይዜሽን በሚባለው ዓለም አንድ መንደር ሆናለች በሚባልበት ጊዜ ተባብረህ መሰራበት ነው። ነገር ግን አሁን ሁለት መንገዶች አቅጣጫቸውን ያጡ ይመስለኛል። አንደኛው ወይ ዲፕሎማሲያዊ መንገዱ ውጤት ማምጣት አለበት፣ አሊያም ደግሞ ጦርነቱ ውጤት ማምጣት አለበት። ከመሃል ሰፋሪ ግን መሆን አይቻልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ወይም በኢራን ላይ ጠንካራ እርምጃ እንዲወሰድ አድርገው ኢራን መንበርከክ አለባት፣ አሊያም ደግሞ በዲፕሎማሲያዊ መንገድ ቁጭ ብለው በተወሰነ ጊዜ ውስጥ ከመፍትሄ መድረስ ይገባቸዋል ብዬ ነው ማስብ። ካልሆነ ግን ሁል ጊዜ በቃ በተንጠልጠል የሚናገሩትን ዛሬ ጠዋት የተናገሩትን ማታ ማይደግሙት ከሆነ ሌሎች ሀገራትም ምን ያደርጉናል ከሚል እሳቤ ውስጥ ይገባሉና ብዙ መሰራት ያለበት ነገር ያለ ይመስለኛል። ወይ ዲፕሎማሲውን ወይ ጦርነቱን መምረጥ።
1: ሰጠ የምትለው ትክክል ነው። ነገር ግን አሁን በዚህ ሁሉ ሳይሞክሩ ቀርቶ መሰለህ አሁን አንዳንዴ ከገባህ በኋላ ምንድነው አሁን በሹፍርና ስንነዳ መንገዱ መስሎን እንሄድና አሁን ሳይታሰብ ክቢሽ ለዶሞ ጻለ ከዚያ መሄድ አትችልም። አንድ አባቴ በሰማይ ነው እሱን ይማረው አሁን ርሻውን አስወጥቼ አሁን አባቴን ትሬምፕ ወይም ደግሞ በመኪና ይዤ ልሄድ አድኩና መቼም ባይማርም መንጃ ጎበዝ ነው። በዚህ ጀንበሬ ሲለኝ አሁን እኔ ደግሞ እንደ ኩራት ተሰማኝና እባባ ሹፌሩ እኮ እኔ ነው ያልኩትኝ። ዝም አለና አሁን ወዴት እገባለሁ ከክቢሽ ለሎም ወጣ ሂድ እንጂ ሹፌር ንዳ እንጂ አለኝ። አሁን ደግሞ አንዳንዴ አሜሪካም ሆነ እስራኤል ወይም ደግሞ የጦርነቱን መጀመርክን እንጂ እንዴት መውጣት የምትችልበትን ሳይታሰቡ ስብስብ ደረጃ እንደሚደርስ እያየነ ነው። በዩክሬንና በሩሲያ የተደረገው ጦርነት፣ የፊት በኢራንና በኢራቅ የተደረገው ጦርነት፣ አሁንም ደግሞ እስራኤል በጣም በዛ ቢባል ከስድስት ቀንና ከዚያም በላይ አልፋ አታውቅም በጦርነት። ባለፈው በሐማስ በተደረገው ባደረሰብን ግፍ ከኢራን ጋር በመተባበር ወደ 2 ዓመት ፈጀ። አሁን ደግሞ ባለፈው 12 ቀን አሁን ደግሞ ከሁለት ወር ያለፈ ሁንም ደግሞ ይቀጥላል። ለምን መሰለህ ይህን እንደ መውጫች እንደ መግቢያችን መውጫውን አሁንም አማራጭ ካልወሰድን አደጋው ወይም ጥፋቱ ብዙ ነው። አሁን በሊባኖን ወደዚህ ወደ መካከለኛው ምስራቅ ስንመጣ ጎረቤት አገሮች አሁን ሊባኖን በድርድር ወይም በተኩስ አቁም ስምምነት ተብሏል። ከመንግስቱ ጋር የተኩስ አቁም ስምምነት ይደረጋል ቢባልም ያሉት ደግሞ ሽፍታዎች ወይም ወንበዴዎች፣ አገራችን ሽፍታ ወንበዴዎች፣ የአገር ሀብት ዘራፊዎች፣ ሌብነቱ መቅ እንዲሁም ደግሞ ከመንግስት ህገወጥ ወይም ጋጠወጥ የሆኑ እንዳሉ አሁንም ደግሞ እንደዚህ እነሱ እንደዚህ ስለሆነ ሊባኖንንም ሆነ አዛንም ሆነ በአንድ የመደምሰስ አያቅትም። ነገር ግን እንደምታውቀው ደግሞ አሜሪካን በተለይ እስራኤል ተገን አድርጋ ወይም ደግሞ አጥር እንደ ካብ አድርጋ የምትጠጋበት የዓለም አቀፍ መንግስት በሙሉ አይተሃል። ባለፈው ወደ 150 ከዚያም በላይ እስራኤልን ሲያወግዝ በጦርነቱ አሜሪካ ያው ድምጥን በድምጥ እየሻረች ነው እስራኤልን እየጠበቀች አለ እና አንዳንድ ጊዜ ስንመለከት የእስራኤል መንግስት በአሜሪካ በትራምፕ ቁጥጥር ነው ይላሉ። አይደለም፣ የእስራኤል መንግስት እኮ መጥፎ አደጋ ወይም አቅጣጫው አድሎ የሆነ ሲሆን እኮ አይ አሻፈረን የሚል መንግስት ነው ያለን። እና ግን አንዳንዴ ምንድን አለ መሰለ ሰጠኝ ለተቀማጭ ሰማይ ቅርብ ነው ይባላል። ከዚያ ወንበር ተቀምጠው የነበሩትን ማይተናቸዋል። ለሁሉም የሚያስፈልገው ግና አንድነት። አሁን ደግሞ ያው የዲሞክራሲ መብት ስለሆነ በምርጫ እንዳቸነፉ ሁሉ አሁንም ደግሞ በምርጫ እናቸንፋለን የሚሉ ሁሉ በዚያ ገብተው አብረው መወዳደር በህጉና በዲሞክራሲ መብቱ እንጂ አልሰሩም፣ አላደረጉም። ይህን ማለት አንዳንዴ ደግሞ ዝም ብለን የተሰራውን አልተሰራም እንደገና ደግሞ እኛ ይህን ብንሆን ይህን እንሰራለን ከአሁን በፊት ተሞክሮ ያላቸው ሁሉ ህዝበ እስራኤልም ለማዳከምና አንዳንዴ የስም ማጥፋት ዘመቻ ይደረጋል በፖለቲካው ዘርፍ ስንሄድ እና ይሄ ጥሩ አይደለም ክብር አይደለም ለማለት ፈልጌ ነው።
0: ጥሩ እንግዲህ ሰላም ያምጣንላለን ያለንበት ሁኔታ ቀላል አይደለም ሰላም እንዲያመጣ እንመኛለን። አድማጮቻችን እንግዲህ ፕሮግራማችን ይቀጥላል አሁን አንድ ዜማን ጋብዛችኋለን ከዜማው በኋላ ተመልሰን እንገናኛለን።

0: የተከበራችሁ አድማጮቻችን ከዜማው ተመልሰናል። ጀምበር መንግስቴ አንዳንዴኛ ህብረተሰብ ተጠቀው ብዙ ይሰራል ብዙ ይደክማል ማህበራዊ ጉዳዮቻችን በጣም ብዙ ናቸው እዛ በኋላ ለራሳችን ጊዜ ሳንሰጥ የሆነ ችግር ያጋጥመናል እዛ በኋላ ለምን ያኔ እንደዚህ ሳላደርግ ቀረሁ ብለን እናስባለንና አስቀድመን ብናስበት መልካም ነው ማለት
1: እንግዲህ ወደ ውጥረቱ ስንሄድ ሰጠኝ ምን አለ መሰለህ ደስታም አለ መከራም አለ ጭንቀትም አለ ክብደትም አለ ፀሐይም አለ በጋውም አለ ክረምቱም አለ ብርዱም አለ ሙቀቱም አለ ለዚህ ሁሉ ግና ለእያንዳንዱ እንደያመጣጡ መመለስ የምንችለው እኛ በሰው ደረጃ በራሳችን ያለነ ነው ለምሳሌ በፀሐይ ጊዜ ዝም ብለን ደራርበን ለብሰን ብንሄድ በክረምት ጊዜ በበጋም ይለበሰው ለብሰን ብንሄድ ይሄ ሁሉ ለበሽታ ያጋልጠናል አንዳንዴ ደግሞ አሁን አንድ ያህያ ተረታለ አህያ አሁን የሚሸከመው እንደ አህያ የሚሸከም ከባድ ጭነት የሚጫን የለም ነገር ግን ስራው መሆኑን አውቆ ሁልጊዜ በደስታ ነው የሚኖር ያን ጨሌውን እየነከሰ እንኳን ሌላ ታሞ እንኳን ሊሞት የተጠራሞተ ጨሌው እንደነከሰ ነው ሊሞት ይባላል እና ስለዚህ እኛ ደግሞ ብንወጠር በተለያየ በደስታውም ሆነ በተለያየ ጭንቀት እንትን ብንል ደስታና ተስፋ ከህሌናችን ከልባችን ከአይምሯችን መውጣት የለበትም ስለዚህ ወደ ደስታው ወደሚያዝናና ቦታ ዘፈን ሊሆን ይችላል የተለያዩ እጽዋት ያለባቸው ወይም ደግሞ የተለያዩ መዝናኛ የስፖርት ክፍል እንዲሁም ደግሞ ከጓደኛ ጋር ከሚወደው ጋር አብሮ መጫወት መዝናናት ተረት ተረትን የመሳሰሉ የድሮውን እያወሱ አባቶቻችን ሰሩ የነበሩት እናቶቻችን ሰሩ የነበሩት ይህን ሁሉ እያስታወሱ የሚጠበቀውን እየጠበቅን የሚቀየረውን እየቀየርን አገሪቱ ጋር አብረን ሰዓት አከባበር አውቀን የሰርጉን ሰዓት እንደ ሰርጉ የደስታው እንደ ደስታው የስራውን ጊዜ እንደ ስራው እያደረግን ከሄድን አንደኛ የምንኖረው ኑሯችን ከእድሜያችን ጋር የተመጣጠነ ሳይሆን እንዲያውም የበለጠ የወጣትነት የጉርምስነት የጉርምስነት የ

0: አዛውንትነት ሳይሆን የጎልማሳነት ፊት እየታየብን ይሄዳል። እንደወጣት ባንሆንም አሁን አንዳንድ ሰዎች ታቸው በስራ የሚሰሩ ከስራ በኋላ ደግሞ የሚዝናኑ ችግር መደቡን አይለቅም ብሎ አላያሌው ክናስ በሰማይ ነብሱን ይማረው። ይሄ ችግር እኮ ዛሬ ቢቅ ዛሬ ቢይዘይ ነገ ያልፋል። እንደ ዝናቡ እንደ ጭጋጉ እንደ ጨለማው ያደረግን ማወቅ ማየት አለብን። ያን ጭንቅ የሆነ ነገር ለምና ለምታስበው ጓደኛ ችግሬን ይፈታልኛል ለዚህ ባዋየው ምስጢር ለሚጠብቅልህ ለዚህ ስታዋየውና አንተን ስትለው እኮ ይቀላል። ምን አለ በሽታውን ያልተናገረ መድኃኒቱ አይገኝለትም ይባላል። ግን ራሳችን አፍነን ኋላ እንደዚህ ስናወጣው ቅንቅን ወይም ደግሞ ነቀዝ እንደበላው ማሽላ አገዳ ስታየው ላይው ጥሩ መስሎ አገዳ መልጠል ትበላ ስትል ትልወቅቱ ወቅቶት በሙሉ እንደዚህ እንደሆነ የሚሆኑ ብዙ ሰዎች አሉ። ስለዚህ ደስታ መዝናናት ተስፋ ከሁሉም የበለጠ ከህክምና የበለጠ ጥሩ ያኗኗር ዘዴ ነው ላለው
1: በጣም ጥሩ።
0: በኔ በኩል ነው እንግዲህ ሰጠኝ።
1: አዎ እንግዲህ እኮ የእያንዳንዳችን አስተያየት ነው ሲጠራቀም ጥሩ ነገርን የሚያመጣውና እኔም መስማማበት ነው። አሁን እንዳልከው ብዙ ነገሮች አሉ በሀገራችን ብዙ ነገሮች አሉ በአለም ላይ ብዙ ነገሮች አሉ ብዙ ነገርን ሰማለን። ዘመኑ ደግሞ እንደምታውቀው የቴክኖሎጂ ዘመን ነውና አንዱንም አንዱንም ያመጣላል። ግን ለኔ የሚጠቅመኝ ምንድነው? ለቤተሰብ የሚጠቅመኝ ምንድን ነው? ራሴንስ ማዝናናበት ሁኔታ እንዴት ነው? ዙሮ ዙሮ በዚች ዓለም ውስጥ የምንኖርበት የተወሰነ ጊዜ ነው። ልጅነት አለ፣ ወጣትነት አለ፣ አዋቂነት አለ፣ ጎልማሳነት አለ፣ አዛውንትነት አለ። እነዚህ የእድሜ እርከኖች ደግሞ የራሳቸውን ሂደት ይፈልጋሉ እና በእድሜ የምናረጋቸው ነገሮች ትልቅ ደረጃ ያደርሱናል። ያለንንም እድሜ መቀበል አለብን። አሁን በዚህ እድሜ 50 ደረስኩ 60 ደረስኩ 70 ደረስኩ በቃ ያንን ሂደት ሁሉም ሰው ስለሚያልፈው ያን ተቀብሎ ራስን የሚያዝናና ብዙ ጭንቀት ውስጥ የማያስገባ መልካም ነገርን ልንሰራበት የምንችለው ነገር መፍጠር አለብን ብዬ ነው የማስበው።
0: ይሄው ልፈጠይ ትክክል ነህ። አንደኛ አሁን ምን አለ አንዳንዴ ምን ይላሉ መሰለህ ትላልቆች ጥዋታን በመሳሌ ጠጅን በብርሌ ይላሉ። አሁን ጠጅን በጥጓ ብትጠጣው ወይም በዋንጫ አይታይም፣ በብርሌ ሲሆን ግን ደስ ይላል። ጥዋታ ደግሞ በመሳሌ ያደረጉ ሲጫወቱ ተይ ለሰሚውም ላንተም ያዝናናል። አሁን ምን ይላሉ አሁን ዘፈን አንተ ባንተ በኩል አሁን ዘፈን ምንድን ነው? ሙዚቃ ምንድን ነው? ይሄ ዘፈን አንደኛ ለእኔ በእኔ በኩል እንግዲህ አንተ ደግሞ እንዴት እንደምታስበው በእኔ በኩል ሙዚቃ ማዝናኛዬ ነው። ሙዚቃ ህይወቴ ነው። ዘፈን ደስታዬ ነው። ዘፈን የኑሮዬን ሁኔታ ከጭንቀቴ የምላቀቅበት ወደ ደስታ በር የሚከፍትልኝ ወይም የሚመራኝ ነው። በሁለተኛ ደረጃ ደግሞ መልካም ስራ፣ በጎ ምክር አባቶቻችን የተቀበልነው ያን በምናደርግ ያን በምንሰራ ጊዜ በቃ ሰውነታችን ያስደስተን ያን የሰራው ስራ ያኮራሃል። ያንን ስራ ደግሞ ለአንድ ለሌላ ሰው አድርገው ከሆነ ለከሌን አድርጌለት ለከሌን አድርጌላት ብሎ መናገር የለበትም። ያን የሰራኸውን ስራ አንተ በልብ ደስ እያለ አንድ ሰው ተቸግሮ አይተህ ያ ችግር ሲላቀቅለት ያን አንተ ተሸክመው የነበረው ሸክም ስትጥለው ወይም ደግሞ ስታወርደው እንደሚቀልህ ወይም ደግሞ ፀሐይ እያቃጠለህ ቆይቶ ከጥላ ላይ ድርስ ስትል ህይወትህን ደስ እንደሚያሰኘው ከፀሐዩ የበለጠ ያን እንደሚያረካ ይህን ሁሉ በጣም ወሳኝ ነው። እንዲያውም ምን ይላሉ አሁን ዘፈን ለደስታ ይመስለኝ ነበረ ለካ ስለተከፋ ለተቆረቆረ ይባላል። አሁን ዘፈን በማስደሰት ብቻ ሳይሆን በቆረቆረ ጊዜ እንትን ባለ ጊዜም በማንጎራጎርም ሆነ በሽለላም ሆነ እንዲያው በቃ ይኸው ሁሉ ያስደስትሃል። አንዴ የመጨረሻ አሁን ለምሳሌ አንዳንዴ እንግዲህ ሰውና ያው ሰው ተፈጥሮ ለሞት ነውና መጨረሻ በሚሆን ጊዜ እኛ ሰዎች ያዘንተኛ ቤተሰቦች አንተም ሁላችንም ጎረቤትም ዘመድም ጓደኛም ከሆነ እኛን ሰዎች ልናስተዛዝን እንሄዳለን አይደለ? ከዚያ በኋላ ሰሞኑን በምንሄድ ጊዜ ካስተዛዘን በኋላ ምንድነው መሳቅ መጫወት አንዱን ቀልድ ማምጣት የነበረውን አሁን ምንድነው ይሄ ያና አስደሳች አይደለም መከራ ነው። ነገር ግን ሰዎችን ለማጥናናት የበለጠ ለማበረታታት ምናረገው ስለሆነ ደስታም ሆነ ዘፈን በተለያየ መልኩ ሊገባ ይችላል። በጦርነት ይገባል። በጦርነት ፈሪ ወታደሮችን በቃ አምን እንዳሉ ማያውቁት በዘፈንና በጃሎታ ነርጋዱ ባለ ሌሎች አርቲስቶች ነህሩት በቀለ እነ ፍሬው ኃይሉ እነ ብሩ ነጋሽ እነዚህ ሁሉ ስንት ሀገራችንም ሳሉ ጀግና ዋጊዎች ነበሩ እና ይሄን ይመስላል ሰጠኝ።
1: አዎ እንግዲህ ባለንበት ሁኔታ እዚህ ሀገርም ቢሆን ለኛ ምንድነው ለቤተሰባችን ምንድነው የሚያዝናና የሚጠቅም እንደገናም ደግሞ በጋራ አብሮ እናሳልፍበትን ሁኔታ ማመቻቸት አለብን። ለራሳችን ጊዜ እንስጥ ነው ዋናው መነሻችን። ለራሳችን ጊዜ ስንሰጥ ደስ በሚለን ነገር ልጆች ጋር ሆነን በሚያዝናና ቦታ ልንድ እንችላለን። ባልና ሚስት የራሳቸው ጊዜ ሰጥተው የሚቆዩበት ሁኔታ ሊኖር ይችላልና ሁሌ እንደው ዝም ብለን በማህበራዊ ጉዳዮች በችግሩ ሰፊ ቦታ ከሰጠ ነው ለራሳችንም ሳንሆን የምናልፍበት ሁኔታ ይመጣል የሚል ነው። ቅድም የጠቀስከዋለ ሙዚቃ ላንተ ምንድናልከ እኔ ካንተ የተለየ አይደለም ሙዚቃ ህይወቴ ነው እኔ አንተስ ትዘፍናለህ ትላለህ እኔ በማዳመጥ በጣም በሙዚቃ ደስታለሁ። በመንገዴ ሁሉ ሙዚቃ ነው ኪነ ጥበብ አርት ነው እንዳንተ ወዳለሁ። አልፎ አልፎ እንግዲህ የተቻለውን ያክል ለማድረግ ጥረት አደርጋለሁ ማለት በኪነ ጥበብ ለመሆንና ትልቅ ጥሩ ነገር ነው ብዬ ነው ማሰብ። ሁላችንም በምንፈልገው ነገር እንሰማራ እንዝናና ለራሳችን ጊዜ እንስጥ እንስራ እንዝናና እንረፍ ይሄ ነው ምለው መጨረሻን ተስተላልፈው
0: እና መጨረሻ ደግሞ አሁን በትክክለኛ ነው ለክነ አንተ እንግዲህ ሰጠይ ብዙውን ጊዜ የግጥም ደራሲዎች ራሳቸው ቢጽፉትም አንዳንዴ ማንበብ ችግር አለባቸው ወይም ደግሞ የጻፉትን ለማንበብ ብዙም አለ እና እናንተ ግን አሁን ለምሳሌ ደብዳቤ አምድ በነበረበት ጊዜ ያንን ትዝ ይለኛል ጸጋ ፈንታው ያንን እንዴት አድርጋ አቃንታችሁ ያን ሁሉ የሚጨመረውን እንኳ በራሳችሁ ጨምራችሁ ሁሉ እንትን የምታደርጉ እናንተም ደግሞ ሰጠይ አንተም እንዲያው አልዘፍንም ወይም ደግሞ ሙዚቃ አላቀነቅንም ብትልን ይሄን አቀነባብረህ የምታቀርበውን በእውነት ስትመጡ በጣም ደስ ነው የምትሉኝ። ሌላ የፕሮግራም አወጣት ለራሳችን ጊዜ እንዲኖረን ባልከው እኔ አንድ ምሳሌ ልውሰድ። በ2000 ዓ.ም ትውልድ ባልፌ ወይም ደግሞ የቃል ትምህርት የህይወት ታሪክ ከትውልድ ዘመኑ እስካለንበት ዘመን እንዴት መስራት እንዳለብን ተብሎ ልክ ሳምንት ማክሰኞ እስከ 10 ወር ድረስ የተማርኩበት አለኝ። ዩኒቨርሲቲ ኤቭሪት ኢየሩሳሌም ሐራጾፊን 39 ሁነን ጀምረን 19 ብቻ ጨረስ። አሁን ለዛሬ በዚያ ተራበታለሁ። ሌሎች ግና እንዲያውም ይሰሩበትም አይመስለኝ። የመጨረሻው ሰርቲፊኬቴን ለመቀበል ወላጆቼን ነው የጠየቅኩት። ያን ጊዜ እኔ 40 ዓመት ጎልማሳ ነበርኩ። እንግዲህ ወደ 20 ዓመት እየሆነ ነው እና ይገርማል ይሄን ሁሉ ወላጆችን በወላጅነት ደረጃ እንጂ ታሪክ ምን እንደሰሩ ከዚያን ጀምሬ ነው። የኔ ወላጆች ለካ እንዲናቸው ከእናት አባት ከመሆናቸው በሌላ ይሄን የመሰለ ታሪክ አስቀምጠዋል በማለት አሁን እኔ መቼም ረመጥ አይጠፋም ፉም ከነበረበት እንደሚባለው የአባቴን ሙሉን ባሊዝ የእሱን ፈለግ የእሱን መንገድ የእናቴን መልካም ምክር በመከተል ለሚሰሙኝ ትላልቆችም እንደዚህው ምክር በመቀበል ይህንም ደግሞ ለማህበረሰቡ አገልግሎት እየሰጠው እገኛለሁ ሰጠኝ። እና የጊዜ አወጣጥ ካወቅነ ብዙ ደረጃ መድረስ እንችላለን። እና ይህ በዚህ አጋጣሚ ያው በእኔ በግሌ የተማርኩት ሳይሆን ይህን ባህላችን የተሰኘው የሽሎሙ አካሌ የዛን ጊዜ የስራ አስኪያጅ ነበር በእነሱ ፕሮግራም አማካኝነት ነው።
1: ጥሩ ነው
0: እና ይህን ይመስላል።
1: በጣም ጥሩ ነው። በጣም ነው የምናመሰግን። እንግዲህ መልካም ጊዜ እንመኝላለን ለአንተም ለቤተሰቦችህም። በጣም ለየጊዜው ከኛ ጋር ለምታደርገው ቆይታ በሙያህ በጣም በቀናነት ነው የምታገለግለን። በጣም ነው እናመሰግን።
0: እኔ ማመሰግናለሁ እንግዲህ የበጋውን ረፍት በተመለከተ ወጣቶቻችን ደግሞ መንከባከብ አለብን ነው ምል አመሰግናለሁ ሰጠኝ እኔ ሁልጊዜ ዘወትር እንደዚህ አክብራችሁ ስለምትጋብዙኝ እኔም በጣም ነው ማመሰግን ክብር አለኝ
1: እናመሰግናለን ቻው

ናቅኝትን ቀይር ደራሲ ቤተልሔም ተረት የገጠምክ አንቺ ሆይ አትበለኝ ትዝታ ትዝታ ራሴን አልሸውድ ራስህን አትዋሽ በድሮ ጨዋታ ነገር በቅሎ ልብህ በድርበብ አታቂም በተመስጦ አትጥላ ቦታ ሊለቅ አካል ጤዛ ሊሆን እድሜ ረግፎ ሊቀር ኋላ ትዝታ ያትበል ጨለማ እያስታወስክ ጥላቻ ልታተርፍ ነውጥ ልትዘራ ነዲድ ልትለቅበት ዘመናት ባፈራ የፍቅር አዝመራ መቃብር አትቆፍር ከሙት አትማክር ሕያው ስታወራ የኔነሽ አትበል ካፈር የቀበሩት ትብቴን አቡነህ ከምንጩ ብጠጣ ደምህ ቢሆን ደሜ አርቀህ ስታስብ ከአንድ ወንዝ ከመጠጣት በአንድ አፈር መሰራት አይረቅም ወንድሜ ምንድን ነው ትዝታ እንደ ክራሩ አውታር ግርፍ ሰንበር ሆኖ የጠባሳው ብዛት ጥልን ከወለደ ምን ያደርጋል ድሮ ያን ጊዜ ድግምት ዘመናት ተሻግሮ ዛሬን ካሳደደ ምን ያደርጋል ትላንት አብሮነት ካሳጣን ቂም እያወረሰ ቀብራችን ከበዛ በያቶች በደል ልጅ እያካሰሰ ደም እያፋሰሰ ምንድነው አንቺ ሆዬ እንደ ረባይ በሬ የአብሮነትን ክምር ከሀገር ሊንዱ ዳቦ መለማመን በመንደር መሰልጠን በአንድ ዘመን መግነን በታሪክ ግን መምከን ነይ ነይ የአገሬ ልጅ አንቺ ሆዬ አትበለኝ ቅኝቱ ይመራል ካበቀለ ክልል ካብሮ ማደግ በፊት ሰው መሆን ይቀድማል ይልቅ አንተ ሆዬ ና እንዘይድ መላ አዲስ ዘዴ ላምጣ አዲስ መንገድ ስራ ያለ መገፋፋት ሁሉን ባንድ የሚያስገድ ሁሉን ባንድ ሚመራ ናዲስ እንፍጠር ከትላንት ትዝታ ሲያስቡት ደስ የሚል ደግን የወሰደ ዛሬውን በፍቅር ከልፍ ነጋዎች ጋር በመላ የገመደ ክልል ያልከለለው ሰው የመሆን ግጥም አብሮ የመሆን ዜማ ደርሰን ትውልድ ያዚም ክርክሩን ረስቶ ዓለም እንዲስማማ መሰንቆዬን እንካ ከበሮዬን ውሰድ ክራርክን አዋጣ ቅኝትህን ቀይር ደግነት በጓዴ ቂም ንዶ የሚፋቀር ትውልድ እንዲመጣ እንካ ውሰድ ጓዴ ያንተንም አዋጣ ደግነት በጓዴ ቂም ንዶ የሚፋቀር ትውልድ እንዲመጣ እንካ የኔን ውሰድ ያንተንም አዋጣ ደግነት በጓዴ ቂም ንዶ የሚፋቀር

ሽሽት ደራሲ አስራስ አሰፋም የሀገሬ ቅኔ ደራሲ ሄኖክ ብራኑ የሀገሬን ቅኔ ሰሙን ብቻ ውቄ ወርቁ ተሰውሮኝ ከሚስጥሩ ርቄ ያንን ወርቅ ፍለጋ ሰሙን ጎን ያጥብቄ ሁሉም ቦታ ማሰንኩ ጅግ ብዙ ለፋሁ ወርቁን በማጣቴ ማዘንኩኝ ተከፋሁ ለካስ ወርቅን ለመፈለግ ሰማ ጥብቆ መያዝ ፍቅርን ለመፈለግ ቂምን አብሮ መያዝ እውነት ጋር ለመድረስ ውሸት አብሮ መያዝ ልክ እንደማለት ነው የተሰረቅነውን የጠፋንን ንብረት ከሰረቀው ሰው ጋር አንድ ላይ ፈልጎ ለማግኘት መመኘት የኔ እናት አገሬ ወርቅ ናት አገሬ ምስጢር ናት።

ያለ ልብ እንዳልሞት አባራው ፍቅርሽን ንፋስ ሲያራግበው ልቤን አሳደፈው እንዴት አይኔን አልፎ ብዙም ሳይቆይ ገና ለጠራርገው ብል በጡብ ቤት ገንብቶ አንቺን ሳለይ ስዕል ስዕሉን ላጠፋው ቀለም ብደባልቅ ያንቺ ውበት ጎላ አማረበት ይልቅ ጥቁር ቀለም ይዤ ስዕሉን ብቀባው ሊያበላሽሽ ቀርቶ ጥላሽ ሆኖ አረፈው የቤቱ ሳንሰኝ ያንቺ ስዕል ጎልቶ አፍቃሪ አስባለኝ ሰው ተዘባብቶ ልቤ ጥሎኝ ሄደ ንግስቱን ለመሾም ፍቃድሽ ከሆነ ኩራት ቢይዝሽም ይህንን አርግልኝ እንዲያው በፍቅር ስም ከቻልሽ እኔን ንጉስ አርገሽ ልቤን ንገሽበት ካልቻልሽ ልብሽ ተያዥ ሆኖ ይቀመጥ ከኔ ቤት ድንገት የኔን ካልመለሽው ያለ ልብ እንዳልሞት ደራሲ አቤል ብላክ ባክህን ትዝታ ትዝታን የሚያሸንፍ ትዝታን የሚበግር ትዝታን የሚቀጣ ትዝታን የሚያስር አንዳች በጠፋበት እስከ ዛሬ ደርሶ በትካዜ ማንኪያ ያልጨለፈ አይኖርም ትላንትን መልሶ ትዝታ ረቂቅ ነው የኋሊት ይሰዳል አንዳንዱን ያስቃል አንዳንዱን ያነዳል በሰመመን መንገድ የሰመመን ጉዞ ሁለት አይነት ስሜት ሳእናምባን ይዞ እንዲህ ነው ትዝታ እንዲህ ነው ሰው ማሰብ ትላንትን አስታውሶ ወይ መርገፍ ወይ ማበብ እና ምን ዛሬ ለማይቀረው ዳ ለዚህ ለትዝታ ተማጽኛለሁ ይውልልኝ እንደው ይህንን ውለታ ያሳብ ጀልባን ቀዝፌ ሰመመንን ነድፌ ልትወስደኝ ስትመጣ ካሳለፍኩት ማዶ እንዳልብሰለሰል ውስጤ በግኖ ነዶ መልካም ብቻ ሳይ መልካም ይሆነን ሁሉ ባክህን ትዝታ ባክህን ሃያሉ ደራሲ ሄኖክ ብርሃኑ

የተከበራችሁ አድማጮቻችን ዛሬ ጧት ያቀረብነው ፕሮግራም ይሄን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሚ እንዲሆን እንመኛለን። የዛሬው የጧቱ ፕሮግራማችን ዝላይ ተጠናቀቀ። መልካም ቀን መልካም ለተሰንበት ሻባት ሻሎም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? መልካም ለተሰንበት ይሁንላችሁ ይላል እነሆ የዕለተ ቅዳሜ ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸባት ዩድ ኪሜል በኢያር ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ሜይ 30 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 22 2018 ነው። የቴክኒክ ባለሙያችን አላን አይ ዶንት ኖ ቢስቴዶ ተረኛይቸው ባይ ነኝ። እንደተለመደው ስርጭታችን እስከ ጧት እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭቱ ዜናና እንባለን። ወቅቱን የተመለከተ የዜና ትንታኔ ባህር ማዶ ድረስ በመሻገር ደግሞ ስልክ ውይይት ይኖረናል። ሳምንታዊ መስናኛ ፕሮግራም ባልደረቦች ያዘጋጁትንም እሱን ይዘን ቀርባለን። እንግዲህ እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ወደ ዜናው ወስዳችኋለሁ። በቅድሚያም አርስተ ዜና። በሰሜኑ የሀገራችን ክፍል ያለው ተጨባጭ ሁኔታ በተለይ ከሂዝቡላ ጋር ያለው ግጭት ጦርነት እንደቀጠለ ነው። በአረብ እስራኤላውያን መካከል ያለው አምባጓሮ ዛሬም አንድ ግለሰብ ተገደለ። በሉድ ከተማ በአንድ መኖሪያ በተነሳ የእሳት ቃጠሎ ጉዳት ደረሰ። በአሜሪካና በኢራን መካከል ያለው የሰላም ድርድር መፍትሄ አጣሽ ተባለ የሚሉት ዋና ዋና ናቸው። ዝርዝሩን እነሆ። በሰሜኑ የሀገራችን ክፍል ያለው ተጨባጭ ሁኔታ እጅግ አስቸጋሪና መፍትሄ ያጣ መስሎ ይታያል ተባለ። በተለይ ከሂዝቡላ ጋር ያለው ግጭት እንደቀጠለ ሲሆን ሂዝቡላ ጋር ያለው ግጭትም በአረብኛ ቋንቋ የእስራኤል መከላከያ ቃል አቀባይ የሆኑት የደቡብ ሊባኖስን በተለይ 9 አካባቢዎችን መኖሪያ ቤታቸውን ለቀው እንዲወጡ ጥሪ አቅርበዋል። በደቡብ ሊባኖስ የሚሰራጩ መገናኛ አውታሮች እንዳስታወቁትም እስራኤል በ7 የተለያዩ የገጠር ቦታዎች የእስራኤል መከላከያ ሰራዊት ጥቃት እንዳደረሰ ማስተውቀዋል። ሂዝቡላም በበኩሉ ምላሽ ይመስል ወደ ሰሜኑ ሀገራችን ክፍል በተለይ ወደ ክራትሽሞና አካባቢ 9 ተወንጫፊ ሮኬቶችን መላኩን ቀጥሏል። 9ኙም ሮኬት ተወንጫፊ ሚሳኤሎቹ 7ቱን መከላከያ ሰራዊት መቶ ሲጥል አንዱ ክፍት ቦታ ላይ ወድቋል። አንደኛው ደግሞ ክራትሽሞና ከተማ መሃል አንድ ክፍት ቦታ ላይ በመውደቅ በቦታው በነበሩ መኪናዎች እንዲሁም በህንጻዎች ላይ ጉዳት አድርሷል። በህይወት ደረጃ ላይ የደረሰ ጉዳት የለም። ይህ በዚህ እንዳለ የክራትሽሞና ማዘጋጃ ቤት ኃላፊ እንዳስታወቁት አሁን ሰዓት በከተማዋ ያሉ የህዝብ ቁጥር አናሳ እንደሆነና በተለይ ደግሞ በኦክቶበር ወር 26000 ነዋሪዎች ይኖሩ እንደነበር አሁን ግን ከ12 እስከ 14000 ብቻ እንዳሉ አስታውቋል። ጦርነቱ በጀመረበት ምሽት ውስጥ ግን ከ40000 በላይ ነዋሪዎች እንደነበሩ አስታውቋል። ይህ ደግሞ አሁን ያለው ተጨባጭ ሁኔታ እጅግ በጣም አስቸጋሪና የሚያሳዝን ነው። በዚህ አይነት ሁኔታ መቀጠልም የለብንም። መንግስት መልስ ሊሰጠን ይገባል። የሀገራችን የህዝቡን ደህንነት ሊያስከብርና ሊጠብቅ ይገባል ሲሉ ጥሪ አስተላልፈዋል። በአረብ እስራኤላውያን መካከል ያለው አምባጓሮ ዛሬም እንደቀጠለ ሲሆን ባርኪያ በተሰኘ ሰፈር አንድ የ24 ዓመት ወጣት በተተኮሰ ጥይት መገደሉ ታውቋል። ይህ የ20 ዓመት ወጣት ከ20 ዓመት ከጀመረው ወዲህ በአረብ እስራኤላውያን መካከል 120 ሰዎች በዚህ ዓመት ውስጥ ሲገደሉ ይህም በርስ በርስ ጦርነትና በእርስ በርስ የደምልሽ እንደሆነ ለመሆን ታውቋል። የ20 ዓመት ወጣት በዛሬ ሌሊት ተተኩሶ ተገሏል። የመግን ዳዊድ አዶም የመጀመሪያ እርዳታ በቦታው ከተደረገለት በኋላ ወደ ሆስፒታል ተወስዶ ሕክምና እየተከታተለ እንደሚገኝ ሌላ ቁስለኛው ማስታወቃል። የግጭቱ ምክንያትም ፖሊስ እንዳስታወቀው የእርስ በርስ ግጭትና የደምልልስ እንደሆነም ለማወቅ ተችሏል። በሉድ ከተማ በአንድ መኖሪያ ቤት በተነሳ የእሳት ቃጠሎ ጉዳት መድረሱ ተገለጸ። በዚህ ቃጠሎም 15 ሰዎች ቀላል ጉዳት ደርሶባቸዋል። ተቃጠሎም የተነሳው ባለ 8 ፎቅ ባለ ህንጻ ውስጥ ሲሆን በመጀመሪያ ፎቁ ላይ የደረሰ የእሳት አደጋ እንደሆነ ታውቋል። በጭሱ ምክንያትም በፎቁ የሚኖሩ ነዋሪዎች ቤታቸውን ለቀው እንዲወጡ ተገደዋል። በጭሱ የተጎዱት ግለሰቦች ከፊሎቹ በቦታው እርዳታ ይሰጣቸው ከፊሎቹ ደግሞ በበገንደቢድ የመጀመሪያ እርዳታ ከተቀበሉ በኋላ ቀሪዎቹ ወደ ሻሚር ሆስፒታል በመሄድ ህክምናቸውን እንዲከታተሉ ተደርጓል። ቋጠሎ የተነሳበት ምክንያት ፖሊስ እንዳስታወቀው በኤሌክትሪክ ኩፍሳዎች ወይም ሳጥኖች ላይ በተከሰተ ክስተት እንደሆነ አስታውቋል። በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት እንደቀጠለ ሲሆን በተለይ የአሜሪካ የጦር ሚኒስትር እንዳለው ስምምነቱ የማይደረስ ከሆነ አሜሪካ ጦርነቱን ለማደስ በከመቸውም ጊዜ በበለጠ ዝግጁ ናት ሲሉ አስተውቀዋል። አሁን ያለንበት ደረጃ እጅግ በጣም ጥሩ ነው። መሳሪያዎቻችን ሙሉ በሙሉ ተተኮሾቹ ሙሉ ናቸው። በአካባቢያችን ሆነ በዓለም አቀፍ ደረጃ ወታደሮቻችን ባሉበት ቦታ ሁሉ ሙሉ እንደሆነና ዝግጅታችን ጨርሰን በመጠባበቅ እንገኛለን ብለዋል። ፕሬዚዳንት ትራምፕም ጋር ቆይታ እንዳደረጉም እርሳቸውም እንዳሉት ትግስታቸው እስከመቸውም ድረስ ሊቀጥል እንደሚችልና በተለይ ከኢራን ጋር ያለውን ድርድር በሰላም ለመጨረስ ድርድሩን እጃቸውን እንደዘረጉ እንሆ አስተውቀዋል። ፕሬዚዳንት ትራምፕ ከካቢኔያቸው ጋርም በትናንት ምሽት ቁጭ ብለው ተወያይተው ነበር። በድርድሩ ዙሪያም ተወያይተዋል። በመጨረሻ ላይም ውሳኔ ላይ ሳይደርሱም ተለያይተዋል። በውይይቱ ዙሪያ ከካቢኔው ጋር ውይይታቸውን በተለይ በኢራን በአሜሪካ ውስጥ ማዕቀብ የተጣለበት የኢራን ገንዘብ በምን አይነት መንገድ ይለቀቅ በሚለው ዙሪያ አለመግባባት እንደተገኘ ተገልጿል። ይህ በዚህ እንዳለ የአሜሪካ ፕሬዚዳንት የዶናልድ ትራምፕ የጤንነት ሁኔታ እጅግ ግሩም በሆነ ጤንነት ደረጃ ላይ ይገኛሉ ተባለ። ሜሪላንድ በሚገኘው የጦር ሆስፒታል ባደረጉት የሕክምና ምርምር በተለይ የልብ ምታቸው ያለበትና የጉበታቸው ጥሩ ደረጃ ላይ እንደሆነና እጅግ በጣም በሚያስገርም ሁኔታ ወደ 14 ዓመት ወደ ኋላ ያሉ እድሜ ክልል ውስጥ እንዳሉ ግለሰብ ይመስላል ብለዋል። ፕሬዝዳንቱ በሚቀጥሉት 2 ሳምንታት የ80 ዓመት ልደታቸውን ያከብራሉ። በአሁኑ ሰዓት ፕሬዝዳንቱ የሚያስቸግራቸው በተለይ ከባለፈው ዓመት ጀምሮ የእግራቸው ማበጥ ሲሆን አሁንም በመጠኑ እንደተሻላቸውና ከባለፈው ዓመት ኪሎአቸውም በ4 ኪሎ እንደጨመሩ ተገልጿል። አሁን የሚገኙበት የኪሎ መጠን 107 እንደሚመዝኑ ተገልጿል። በእስራኤልና በሊባኖስ መካከል የሚደረገው ድርድር በትናንትናው ዕለት በአሜሪካ ተካሂዷል። ይህ ድርድርም ደህንነትን እንዴት ማስጠበቅ እንደሚቻል ባለው ዙሪያ እንደተወያዩ ተገልጿል። በሁለቱ ተወካዮች የነበረው ውይይት ጥሩ እንደነበርና በሚቀጥለው ሳምንትም በአሜሪካ ውጭ ጉዳይ ሚኒስተር አማካኝነት ውይይቱን እንደሚቀጥል ቀጠሮ ተይዟል። አሜሪካም የሊባኖስ ልዑላዊነቷን እንደምታውቅና በተለይ በማንኛውም ሌላ መሳሪያ ያነገበ ድርጅት በሀገሪቱ ሊኖር እንደማይችልና እንደሌለበት አስታውቋል። ሁለቱ ሀገራት ማለት እስራኤልና ሊባኖስ ለሰላም ለመምጣት የሚያደርጉትን ጥረት እናደንቃለን እንደግፋለን ብለዋል። በሙቱላ ከተማ አስተዳዳሪ አሁን ያለንበት ደረጃ እጅግ በጣም አስቸጋሪ ደረጃ ነው ሲሉ ለቀሪ ባልደረቦቻቸው ጥሪ አቅርበዋል። የሙቱላ ከተማ አስተዳዳሪ ከንቲባ ዳቪድ አዙላይ የሙቱላ ከተማ ከንቲባ በአሁኑ ባለንበት መንገድ መቀጠል አንችልም፣ የሰሜኑ ክፍል ከተማ ከንቲባዎች አንድ ነገር ማድረግ አለብን፣ በዚህ ሁኔታ መቀጠል አንችልም፣ እስከ መቼ ነው እንደዚህ የምንቀጥለው ሲሉ ጥሪ አቅርበዋል። የእስራኤል መንግስት ዝም በማለት የአሜሪካ ህዝብ በሚፈልገው መንገድ እያስተዳደሩን ይገኛል በማለት መንግስትን ወቅሰዋል። ጠቅላይ ሚኒስትራችንም ዝም ብለው የአሜሪካ ፕሬዚዳንት የሚሏቸውን ብቻ እየሰሙ ይገኛሉ፣ የህዝባቸውን ሮሮም ችላ ብለውታል። በተለይ እኛ የሰሜኑ የሀገራችን ክፍል ላለነው ሁላችንም በአሁኑ ሰዓት ተነስተን አንድ ነገር እናድርግ፣ የእስራኤል መንግስት ስራውን እንዲሰራ መቀስቀስ አለብን፣ ተኝቷል፣ ዝም ማለት የለብንም ሲሉ አሁንም ጥሪያቸውን ጨምሮ አስታውቋል። የህዝባችን ደህንነት ከምንም በምንም ሊለወጥ አይችልም፣ ይበቃል፣ በቃን ሲሉ የሙቱላ ከተማ አስተዳዳሪ ጥሪ አቅርበዋል። በመጨረሻም የአየር ጸባይ ሁኔታ የሩጻማንት የሙቀቱ መጠን በመጠኑ ይጨምራል። በተለይም በሰሜናዊ ሀገራችን ክፍልም አልፎ አልፎ ዝናብ ሊጥል ይሆናል ይላሉ የዘርፉ ተመራማሪዎች። በዛሬ ሁለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 6፣ ሃይፋና አካባቢዋ 25፣ በኢርሸባና አካባቢዋ 9፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 35 ዲግሪ ሴንቲግሬድ ይሆናል ይላሉ ባለሙያዎቹ። ክብራትና ክብራን አድማጮቻችን የቀኑ ስርጭት ወይም ዜና እስካሁኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ አንዳንድ ዜናዎችን ዘገይቶ የደረሱ ዜናዎችን እንመለከታለን። በተለይ በአሜሪካና በኢራን መካከል በሚደረገው ድርድር ዙሪያ አንዳንድ አክራሪ ኢራናውያኖች ድርድሩን ለማክሸፍ ከፍተኛ ጥረት እያደረጉ እንደሆነ እየተገለጸ ይገኛል። በተለይ ደግሞ በገዡ የሚወከሉት በዚህ ዙሪያ በከፍተኛ ደረጃ ለሰላማዊ ሰልፍ ህዝቡን ለመጥራት እና ድርድር እንዳያደርጉ ስምምነት ላይ እንዳይደርሱ ጥረት እየተደረገ እንደሆነ እየተገለጸበት ይገኛል። ከዚህ በማከታተልም በተለያየ ሀገራችን በሰሜኑ ክፍል ያለው ተጨባጭ ሁኔታ እጅግ አስቸጋሪና ቀደም ሲል በዜናም እንደተመለከትነው የሙቱላና የክራስችሞና ነዋሪዎች በሮኬት እየተደበደቡ እንደሆነ በተለይ ደግሞ አጥፍቶ ጠፊን እንዲቀላል ድሮን ይያል እንመንጠራቸው በእነሱ ምክንያትም እየተደበደቡ እንደሆነ መንግስት ወይ መከላከያም በዚህ ዙሪያ በቂ ምላሽ እየሰጣቸው እንዳልሆነ አስተውቀዋል። የከተማዋ ህዝብ በተለይ ክራስችሞና ከተማ ህዝብ ከቀን ወደ ቀን ምንም እንኳን ከጦርነቱ በኋላ ሙሉ በሙሉ ባይባልም አብዛኛዎቹ ነዋሪዎቿ ወደ ከተማዋ ለመኖር ተመልሰው የነበሩ ቢሆንም በአሁኑ ሰዓት ግን ከነበሩት እጅግ በጣም በመቀነስ ከ12000 ያሉት ህዝብ ብቻ እንደሚኖሩ እየተገለጸ ይገኛል። ይሄ ደግሞ ያሁን ያለበትን ሁኔታ እጅግ የሚያሳይ ነው በማለት በመንግስት ላይ በከፍተኛ ደረጃ በመውቀስ እና መንግስትን በመውቀስ ላይ ይገኛሉ። በመቀጠልም በተለይ በሂዝቡላ ጋር ያለው ጦርነት ሂዝቡላ በሁለቱ ሀገራት መካከል በሚደረገው ድርድር ጣልቃ አንገባም እኛም ይህን ድርድር አናውቅም በማለት ድርድሩን ለማሰናከል ከፍተኛ ጥረት እያደረገ እንደሆን ሂዝቡላ ተናግሯል። በተለይ በትናንትናው ዕለት በእስራኤልና በሊባኖስ የደህንነት ክፍሎች ውይይት በዋሽንግተን ተደርጎ ነበር አሜሪካ ውስጥ። በዚህ ውይይቱን የሁለቱን ሀገራት ደህንነት በምን አይነት መንገድ ማስጠበቅ ይቻላል በሚለው ዙሪያ እንደነበር ውይይቱም ጥሩ እንደነበርና ለሚቀጥሉት ሁለት ሳምንት ገደማ ቀጠሮ እንደተያዘለት ተገልጿል። በተለይ የአሜሪካ ውጭ ጉዳይ ሚኒስተር ይህን በበላይ ሆኖ እየመራው እንደሚገኝ ያስታወቀበት ሁኔታ አለ። በሚቀጥለውም ምናልባት በድርድሩ ይህ ድርድር አሁን የተጀመረው ምንም እንኳ የሁለቱን ሀገራት የደህንነት ለማስጠበቅ የሚደረግ ቢሆንም ሌላው ለዘላቂ ሰላም መንገድ ወይም በር ከፋች ነው በማለት በጥሩ ሁኔታ እየተጠበቀ እንደሆን ተገልጿል። ክብራትና ክብራን አድማጮቻችን ስርጭታችን እንደቀጠለ ነው። አሁንም ከአንድ ሙዚቃ ቆይታ በኋላ እንመለሳለን።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምንሰነበታችሁ እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ አልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። ለመሸነፍ አልመጣችሁም። ብዙ ተጉዛችኋል፣ ብዙ ዋጋ ከፍላችኋል፣ ብዙ ደክማችኋል። የዛ ሁሉ ጉዞ መጨረሻ ግን ሽንፈት ወይም ተስፋ መቁረጥ አይደለም። የዛ ሁሉ ድካም ፍጻሜ ግን አንገት መድፋት ወይም መሸማቀቅ አይደለም። የከፈላችሁት ዋጋ የከፍታችሁ ልክ ነው። የጥረታችሁ ውጤት ኮልቶ ደምቆ መታየት ነው። ጉዳዩ ሰውን ማስገረም አይደለም። ጉዳዩ አይን ውስጥ መግባት አይደለም። ጉዳዩ በብዙዎች ተፈላጊ መሆን አይደለም። ጉዳዩ ግልጽና ጭር ነው። እርሱም የግል መዳረሻችሁ ነው። ያ ሁሉ ልፋት መዳረሻው ምን ነበር? እንዲሁ እንደዋዛ የሚጀመር እንዲሁ እንደቀልድ የሚቆም አጀንዳ የላችሁም። ያሰባችሁትን ሳታደርጉ እቅዳችሁን ሳታሳኩ የተቻችሁን አፍ ሳታስይዙ የሚቆም ጥረት የሚደመደም ተግባር የላችሁም። ዓለምን በአጽንኦት ተመልከቱ። ዋጋዋ ለጨራሾች እንጂ ለጀማሪዎች አይደለም። ድጋፏ ለአሸናፊዎች እንጂ ለተሸናፊዎች አይደለም። አዎ፣ ትግላችሁን ስትመርጡ፣ ሩጫችሁን ስትጀምሩ፣ ወደ ታላቁ የፍልሚያ ሜዳ ስትገቡ ዓላማችሁ አንድና አንድ ነው። እሱም ማሸነፍ፣ ማሸነፍ፣ ማሸነፍ ብቻ። ለመሸነፍ አልመጣችሁም። በራሳችሁ ለማዘን ሰዎች ከንፈር እንዲመጡላችሁ ብዙዎች እንዲያግዟችሁ አልመጣችሁም። ምንም አይነት ምክንያት መደርደር አስፈልግም። ካላሸነፋችሁ ዓለም ትንቃችኋለች። እጅ ከሰጣችሁ ባንዴ ትረሳላችሁ። ለስንፍና ከተገዛችሁ የሚያኮራችሁን ማንነት ታጣላችሁ። ለማንም ለምንም ሳይሆን ለራሳችሁ ብላችሁ ተፋለሙ። ላስቀመጣችሁት መዳረሻ ብላችሁ እስከ ጥግ ድረስ ተጓዙ። በትንሽ እንቅፋት አትረበሹ። ለጥቃቅን ጫጫታ አትበገሩ። የያዛችሁትን አጥብቃችሁ ያዙ። ምርጫችሁን ከልብ በስራ አክብሩት። በሙከራችሁ መሃል እስካሁን ካልወደቃችሁ ገና አልሞከራችሁም ማለት ነው። በጥረታችሁ መሃል ገና አልተተቻችሁም ማለት ነው። ምንም የተለየ ነገር አላደረጋችሁም ማለት ነው። ማንም ምክንያታችሁን አውቀውምና ማንም በጥረታችሁ እንዲደነቅ አትጠብቁ። ማንም አብሯችሁ አልጀመረምና ማንም ስኬታችሁ እንዲያከብር አትመኙ። አዎ፣ አሸናፊነት ከራበህ ሂደህ አሸንፍ። ስኬትን ከተጠማህ ሂደህ አሳካ። አንተም ስንፍናን መበቀል ከፈለክ ራስህን ግዛ። ደስታን በማሳደድ ራስህን አትጣ። ተወዳጅነትን ፍለጋ ማንነትህን አትጣል። አንዳንዴ ለጊዜውም ራስ ወዳድ መሆን ያስፈልጋል። ለራስ መኖር፣ ራስ ላይ መስራት፣ ራስን ማብቃት፣ ራስን ብቻ ማዳመጥ፣ በራስ ውሳኔ መመራት፣ ከመንጋው መነጠል፣ ገንዘብ ማግኘት፣ ዓላማን መኖር፣ ግብን መምታት። ዛሬ ሁሉም ነገር ከባድ ነው። ከነገ በኋላ ግን ሁሉም ውብና የሚያኮራ ይሆናል። ብዙዎች ግን ነገን ማለፍ ይከብዳቸዋል። ነገ ላይ ተሰብረው ይቀራሉ። ነገ ላይ ለሽንፈት እጅ ይሰጣሉ። አርቀህ ተመልከት። ከእያንዳንዱ ከባድ ፈተና ጀርባ ታላቅ ድል አለ። ከእያንዳንዱ አስጨናቂ ቅጽበት በኋላ ትልቅ ረፍትና መረጋጋት አለ። ዛሬም ነገም ጥረትህን ቀጥል። ዛሬም ነገም ሙከራህን ቀጥል። በስተመጨረሻም የተመኘኸውን የግል ዓለም መፍጠር እንደምትችል በራስህ ተማመን። ምንጭ ምርጥ ጽሑፎች። እውነተኛ ሀብት በባንክ ያለው ገንዘብ ሳይሆን በልባችን ያለው ደግነትና ለሰዎች የምናሳየው ፍቅር ነው። ገንዘብ ያልፋል፣ ሀብትም ይቀንሳል። ነገር ግን መልካም ልብና ፍቅር ለዘላለም በሰዎች ልብ ይኖራሉ። ደግነትን እናስፋፋ፣ ፍቅርን እናካፍል። ከዚህ ቀጥለን ስናነብ ያገኘነውን የእንስሳት የእርግዝና ጊዜያትን እንገልጻለን። ላም 9 ወር ያክል ታረግዛለች። ፈረስ 11 ወራትን፣ ግመል ከ12 እስከ 13 ወራት፣ በግ 5 ወራት፣ ፍየል 5 ወራት፣ ውሻ 2 ወራት፣ ድመት 2 ወራት፣ ዝሆን 22 ወር፣ ቀጭኔ ከ14 እስከ 15 ወራት፣ አንበሳ 108 ቀናት፣ ነብር ከ92 እስከ 95 ቀናት፣
አይት ከ19-21 ቀናት ጥንቸል አንድ ወር ቀበሮ 52 ቀናት የሌሊት ወፍ ከ50-60 ቀናት አህያ 12 ወራት ቺምፓንዚ 230 ቀናት ዶልፊን ከ10-12 ወራት አጋዘን ከ200-220 ቀናት ዝንጀሮ ከ4-6 ወራት ጦጣ ከ5-7 ወራት የእርግዝና ጊዜ እንዳላቸው የኛ ፔጅ ላይ ስናነብ ያገኘነው መረጃ ይጠቁማል። ከዚህ ቀጥለን ደግሞ የተለያዩ መኪናዎች የሚመረቱባቸውን ሀገራት እንጠቅሳለን። ለጠቅላላው ቀጥ ይሆናሉ ብለን ተስፋ እናደርጋለን። የቶዮታ መኪና የሚመረተው በዋናነት ምንጩ ጃፓን ነው። የመርቸሊስ መኪና ደግሞ ጀርመን፣ ፎርድ አሜሪካ፣ ሁንዳይ ደቡብ ኮሪያ፣ ፌራሪ ጣሊያን፣ ላንድ ሮቨር እንግሊዝ፣ ፔጆ ፈረንሳይ፣ ቮልቮ ስዊድን፣ ቢዋይዲ ቻይና፣ ቮልስቫገን ጀርመን፣ ሁንዳ ጃፓን፣ ቸቭሮሌት አሜሪካ፣ ካያ ደቡብ ኮሪያ፣ ላምቦርጊኒ ጣሊያን፣ ሮልስ ሮይስ እንግሊዝ፣ ቴስላ አሜሪካ፣ ኒሳን ጃፓን፣ አውዲ ጀርመን፣ ሬኖ ፈረንሳይ፣ ሱዙኪ ጃፓን ነው የሚመረቱት። ምንጫቸው በዋናነት እነዚህ ሀገራት ነው። ምንጭ ምርጥ ጽሑፎች። እናት ትዝታ ናት፣ ደራሲ ያድኤል ትዛዙ። ይጨልማል ያልኩት በድምፅሽ ይነጋል፣ ሊወጋኝ የመጣው ባይኖችሽ ይወጋል። ይገርፈኝ ያሴር ልቦናሽ ሲገርፈው ይረግፋል ከጥፍሬ። የሚያስረኝን ሁሉ አስር ያስቀመጥኩት በስምሽ ጠፍሬ። ፉንጋውን ዩኒቨርስ ውብ ብለሽ ጠራሹ፣ ዓለም አምሮ አውቅም አንቺ ካልሰራሹ። ከፍ ብዬ ብታይ ከሊባኖስ ዝግባ፣ ጎጆሽን አልፌ ከልፍኝሽ ብገባ። ቢቆለል ዕድሜ ቢመጥቅ ሐሳቤ፣ እልፍ ቢያተርፍ እጄ ቆመሽ ብትጠብቅኝ። አልሆንም አባትሽ አትሆኝም ልጄ። አረሙን ነቃቅላ በሞገስ የታየች ነፍሴ በፍቅር ወስታ፣ ዜማዋ ሆነሽ ነው የትላንት የዛሬ የነገ ትዝታ። ሕያው ነኝ ለማለት ልቤ ሲያንሰራራ፣ አንቺው ቅኝት ላይ ነው ዜማዬ የሚሰራ። ከማ ቅኝት ላይ ነው ዜማዬ የሚሰራ። ደራሲ ያድኤል ትዛዙ።

ምን አተረፋችሁ? ክፋትም ሆነ ደግነት ማጣትም ሆነ ማግኘት ጽድቅም ሆነ ኩነኔ ሁሉም ትርፋላቸው። ከማንም ፍጹምና አይጠበቅም። ማንም እንዲሁ ሳይወድቅ ሳይነሳ ሳይስት ሳይታረም ሳይበላሽ ሳይስተካከል የመኖር ግዴታ የለበትም። መኖር ውስጥ ብዙም ከን ብዙ ጥፋት አለ። ጥፋቱን አውቀን አጠፋነው ሳናውቅ አጠፋነው ያው እርሱ ጥፋት ነው። ነገር ግን ከእያንዳንዱ መጥፎና ጥሩ ሥራ በፊት አንድ መጠየቅ ያለብን ጥያቄ አለ። ምን አተርፋለሁ የሚለው ነው። ከማደርገው የትኛውም ነገር ምን አገኛለሁ? ምግባሬ አትራፊ ነው ወይስ አክሳሪ ነው የሚለውን ማንሳት አለብን። ጥያቄው ጥልቅ ቢሆንም ራስን መጠየቅ ግን ግዴታ ነው። ትርፍ በሌላቸው መልካም ምግባራት ያልታነጸ ሕይወት ውጤቱ ኪሳራ ነው። አዎ፣ ጥያቄውን አትሸሹት፣ ይልቅ ደጋግማችሁ ጠይቁት። በማደርገው ነገር፣ በምሰራው ነገር ምን አተርፋለሁ ብላችሁ ጠይቁ። ምንም ከማይጠቅማችሁ ሰው ጋር ህብረት አትፍጠሩ። ምንም ትርፍ የሌለው ሥራ ውስጥ አትግቡ። ሁሌም እያገኛችሁ አትኖሩም። ሁሌም በተመቻቸ ምህዳር ውስጥ አትገኙም። ለነጋችሁ ዛሬ አስቡ፣ ለበኋላችሁ አሁን አቅዱ። ከጸጸት ሕይወት ለማምለጥ ያላችሁ ብቸኛ መንገድ ትርፍ ያለው በጎ ሥራ መፈጸም ነው። መልካምነትህ ሊያስጠቃህ ይችላል፣ ነገር ግን ትርፍህ ከሚያደርስብህ ጥቃት ሁሉ ይበልጣል። ብዙ መጥፎ ነገሮች አሉ፣ የዛኑ ያክልም ብዙ መልካም ነገሮች አሉ። ምርጫህ መልካም ቢሆን ትርፍህም እንደዛው መልካምና ያማረ ይሆናል። በእምነት ላይ ወግ አጥባቂ ብትሆን፣ ዕለት ዕለት ጽድቅን ፍለጋ ብትደክም፣ ራስህን ለማነጽ ብትጥር በፍጹም አትሸማቀቅ። ሰው በተለምዶው ጠንካራ ሰውን አይወድም፣ ነገር ግን በልቡ ያንን ሰው መሆን ይፈልጋል። ሰው በተለምዶ መበለጥን አይፈልግምና ሁሌም ከእርሱ የተሻለ ሰው ሲመጣ ብዙ ምክንያት ይደረድራል። መርጠህ በሆንከው መልካምነት አትሸማቀቅ። የጽድቁን መንገድ በመምረጥህ ምንም ብትባል አንገትክን አትድፋ። የምትሰራው ነገር ለነፍስህም ለስጋህም ከሆነ ትክክለኛውን መንገድ ይዘሃልና በመረጥከው በጎ ጎዳና መጓዝ ግን ቀጥል። ምንጭ ምክር አምሮ ለተሻለ ነገም። አላረክስም ስላንቺ የሚሰማኝን እስኪ ልንገርሽ አለሜ። የፍቅርሽ ቃና ፍሰቱ ሰርጿልና በስጋ ደሜ። ሽራፊ ቅጥፈት የሌለው እውነተኛ ቃል መርጬ እነግርሻለሁ ማፍቀሬን ከአንጀቴ ውስጤ አምጬ። እንግዲህ ስሚኝ የኔ ውብ፣ መቶ ከመቶ ነሽ በእኔ ልብ። የውበት ቁንጮ ጉልላት ነውና ድንቅ ተፈጥሮሽ፣ ከቅርስ በላይ ነው ልኬቱ በውስጤ የመወደድሽ። አንድም ክፉ ነገር ቅንጣት እንኳ እንዳይነካሽ፣ የት ከቀን ተንከባክቤ አቀማጥዬ ላኑርሽ። ልብሽ ድንገት ከፍቶት እንባሽን ከቶ እንዳላየው፣ መጎዳትሽን ወስጄ ለመንፈቅኔው ላልቅሰው። ቁርጠኛው ባለቀጠሮ ሞት እንኳ በእጁ እንዳይነካሽ፣ እኔ ከንቱ ልሰዋ ፈጥኜ እኔው ቀድሜ ልለይሽ። መኝኝ አንቺ የልቤ ጽላት፣ ነፍሴ ያላንቺ ዋጋም የላት። እናም ድንገት ክፉ ቀን ዓይኖችን አሸፍቷቸው ሌላን ገላ ቢሹ፣ አቶ ሰይጣን ጋብዟቸው መኝኝ ያኔ ሙቻለሁ ኪዳንሽን ሜዳ ብጥለው። ውዴ ባንቺ ላይ ፍጹም ሌላ አልሻም፣ ፍቅርሽ ሙቆኛል ጭራሽ አልደርብም። ለስሜት ተቅበዝብዤ ለሴሰኝነት አልገዛም፣ ክቡሩን ያንቺን ምኝታ በክደት አላረክስም።

እኚህ ውዴ በኪዳናችን እጸናለሁ፣ ፍቅራችን አክብሬ ለትውልድ አወርሰዋለሁ። እስከ ዕለተ ህልፈቴ ባንቺና ባንቺ ብቻ እጸናለሁ። በምንም ለማንም ተታለየ ፍቅርሽን አላረክስም። ይህ ነው የኔ ሐውልት የሕይወት አደራዬ ባለም

0: የተከበራችሁ አድማጮቻችን ቀደም ሲል ማሁን ያዳመጣችሁት ያለ አዲስ ከ38 40 ደቂቃ በፊት የተለቀቀ አዲስ የባምላክ ጌትነት ሽዋ የተሰኘ ነጠላ ዜማ ነው። መስመር ላይ ከአዲስ አበባ አርቲስት ባምላክ ጌትነት ትገኛለች። ባምላክ ሰላም ተናስተልኝ እንደምን ለሻል?
1: አብሮሽ ተልለን ልክናችሁ እንደምን ሰላም ናችሁልኝ?
0: በጣም ደህና ነን። አሁን ያዳመጥ ነው ያለን ነው እንኳን ደስ ያለሽ ማለት ይቻላል። ከ40 ምናምን ደቂቃ በፊት አዲስ ራሽ ለቀሻል።
1: እንኳን አብሮ ደስ ያለን።
0: እንዴት ነው ሁኔታው? እንዴት እየሄደ ነው አሁን? በተለይ ደግሞ አሁን እስራኤል ሀገር ቆይተሽ ነው ተመለሽው? እዚህ ነበርሽን ቆይታ እናወራለን። እስኪ ግን አሁን አዲስ አሁን እዛው ላይ ምስላለሽ ስራሽ እንዴት ነበር? ይሄን ስራ ለመስራት ምን አነሳሳሽ? አሁን ያለበት ሁኔታስ እንዴት ነው? እንደማየው ከሆነ እጅግ በጣም ተወዷል። በጣም ብዛት ያላችሁት እየተከታተሉ ነው ያዩት ነው ምንድን ነው የሚባለው ላይክ ምናምን ያደረጉ ነው። እንዴት አየሽው?
1: እግዚአብሔር ይመስገን በጣም ደከመይበታለሁ። ያው ነው ባህሌ ነው ዳለው በጣም እጅግ ነው ሞቶ ባህሌ። ስለዚህ አንድ የሚያደርግ ስራ ነው ብዬ አስባለሁ። እንደገና ደግሞ እንደተለመደው በራሴ ዩቲዩብ ቻናል ነው መለቃች ስራዎች። አሁንም በአምላክ ጌትነት ኦፊሻል በሚል ዩቲዩብ ነው የተለቀቀ በራሴ ደግ። እንግዲህ ውጤቱ ሰው ይወዷል ብዬ አስባለሁ። ከእግዚአብሔር
0: ትንሽ ድምጽሽ ይቆራረጣል ያለሽበትን ቦታ ለማስተካከል ሞክሪ። እስኪ ትንሽ የመቆራረጥ ሁኔታ አለ።
1: አሁን
0: ጥሩ ነው። በእርግጥ በጣም ተወዳጅነት አለው ባንቺ ቻናል ላይ ተለቀቀው። አንዳንድ አስተያየቶችንም እያየሁ ነበርኩ እያዳመጥኩም ነበር እየሰማው ነበር። በጣም በሚገርም ሁኔታ ነው የተሰራው ስራውና በተለይ ደግሞ የመጀመሪያው ፓርቲ አልፍና ደግሞ ወደ ሁለተኛው ሲያልፍ ደግሞ ዋው የሚያሰኝ ዜማ ዛው የምንጃርኛ ዜማ ዛው ሸዋ ዜማ ይዞ የገባበት ሁኔታ ነው።
1: አው ለክ ነው ጅሩ መጀመሪያ የጅሩ ባህል ነው ማለት ሰሜን ሸዋ ምድር ነው። እኛ
0: ድምጹ ትንሽ አሁንም ይቆራረጣል።
1: አሁንም
0: እስኪ ወደ ጥሩ ቦታ
1: ኢንሻአላህ ወጥቻለሁ። አርፍ ቦታ የሚባል ላይ ነው ያለው።
0: እሺ እስኪ አሁን ለመናገር ሞክሪ።
1: አንተም ጋር እየተቆራረጠ ነው የሚሰማኝ። ያው ለመረዳ ይሞክራለሁ።
0: እስኪ እሺ በአምላክ መስመር ላይ አለሽ?
1: አሎ
0: አው እዱ
1: አይሰማማ
0: ማስ ሙዚቃሽን ይያዳመጥን እየሰማ ነው በሬካ ይያዳመጥ ነው ነው በማንኛውም እንግዲህ በመጁርኛ በጁሪያ ዞሮ ዞሮ ሲሚን ሽዋ ውስጥ ያለ ሙዚቃ ነው ሁሉም አንድ ላይ አድርገ የሚችል ነው። ቆይቶም እንጀሩም አለው። በጣም ደስ የሚል ስራ ነው በእውነት። ሁሉንም እንዳልሽው አንድ የሚያደርግ ነው ሁሉም የሚወደው ነው ተወዳጅነት ያለው ነው። ትናንት ምሽት ለቀቀል ለዛሬ ብለሽ ለቀሽ እንደነበረን በደረገጥሽ ላይ ገብተን ተመልክተናል። ብዙ ሰውም ይጠበቀ ነበር። አሁንም ያው ከ40 ምናምን ደቂቃ በፊት ነው የተለቀቀው። ጥሩ ሁኔታ እየሄደ ነው። እየሰማሽን ካለ ለመጨረሻ ምትይን ነገር ካለ በይና በዚሁ እንሰናበት። ሌላ ጊዜ ደግሞ እንገናኝና እንደዚሁ በስልክ
1: አዎ
0: እና በሰፊው እናወራለን። በቃ እሺ መልካም እድል ይሁንልሽ። እንኳን ደስ ያለሽ። እንግዲህ በደረገጥሽ እየገቡ ላይክ መመልከት መደሰትም ይችላሉ። እናመሰግናለን ባምላክ።
1: እቺዬ በጣም አመሰግን። በዚሁ አጋጣሚ ደግሞ የእስራኤልን ህዝብ በሙሉ አመሰግናለሁ፣ ወዳቸዋለሁ በልልልኝ። አኩርተውኛል። በጣም የሚገርም ጊዜ ነበር።
0: በጣም እናመሰግናለን። እሺ እግዜር ይስጥልን ባምላክ። የተከበራችሁ አድማጮቻችን እንግዲህ ምንም እንኳ ስርጭታችን የመስመሩ ጉዳይ ትንሽ ቢያስቸግርንም ዞሮ ዞሮ በአምላክ ጌትነት ሸዋ የተሰኘውን አዲስ ነጠላ ዜማዋን ለቃለች። ተደማጭነቱም እየበዛ ነው እየመጣ ነው። በተለይም ሸዋ በሚለው ዜማዋ ጥሩ የደከመች የደፋችበት እንደሆነ እሷም ቀደም ብላ ነግራናለች። በዚህ ዙሪያ እንግዲህ በተለይ የተለያዩ ስራዎቿን አቅርባለች። ከአሁን በፊት 9 የተለያዩ ነጠላ ዜማዎች አቅርባለች። ወደፊት ደግሞ አዲስ ወይም ቆየት ያሉች በጣም የምንወዳት ድምፃዊ የምናከብራት ድምፃዊን ስራ ይዛ ትቀርባለች። እስራኤል ሀገርም እንግዲህ በአምላክ መጣ ስራዎቿን አሳይታለች ከሙሊጋ በመሆን በዚህ በነበረች በሰዓት እንግዲህ ቀደም ሲል እንደሰማችኋት ምስጋናዋ ላቀለ ነው እስራኤል የነበረ ቆይቷ በጣም ጥሩ ቆይታ ነው የነበረችው ለማንኛውም እንግዲህ በዚህ ዙሪያ ሌላ ጊዜ ያላችን ስሜት ሁኔታውን እንዴት እንዳሳለፈችም በእርግጠኝነት እንወያያለን በአምላኬትነት የሙዚቃ ጉዞ ስራዎቿ ዋና ዋና ነጥቦች በሚከተሉት ያዘወትሩ ቢሆኑም የሙዚቃ ስራዎቿ በተለይ ደግሞ ስልት የሙዚቃ የምታሰራጫቸውን አምባሳደር ነች ማለት ይቻላል በእውነት በአምላክነት በኢትዮጵያ የባህል ሙዚቃ ውስጥ በተለያዩ የአማራን አካባቢዎችን የሚጠቅስ በተለይ የሸዋ የጎጃም የጎንደርና የወሎ ባህላዊ ስክስታዎችንም የሚያድንቅ የሚይዝ የመድረክ ብቃት ያላት እስራኤል ሀገር በመጣችበት ሰዓትም የመድረክ አያያዟና የመድረክ ስራዎቿም እጅግ በጣም ተወዳጅ የነበረ ለእውነት እደይ ተመንደግ የምትባል ወጣት አርቲስት ነች እንግዲህ ቀደም ሲልም ሰምተናታል በተለይ ደግሞ በተለያዩ ስራዎቿ ከአሁን በፊትም እናቃታለን ወደፊትም በተለያዩ ስራዎች ትቀርባለች ብለና ምናለን ክብራትና ክብራን አድማጮቻችን ስርጭታችን ሊገባድ የተወሰኑ ደቂቃዎች ቀርተዋል በተለይ አሁን ቀደም ሲል ስቴዲዮ ከገባን በኋላም በሀገራችን ያለው ተጨባጭና በሰሜኑ የሀገራችን ክፍል ምቱላ አካባቢ የአደጋ ማስጠንቀቂያ ደወልም ተደምጦ ነበር በዛ አካባቢ የምትኖሩ ሰዎች እንግዲህ ለሚሰሙት የአደጋ ማስጠንቀቂያ ደወሎች ራሳችሁን ነቅታችሁ ጠብቁ ያው ወደ አደጋ መከላከያ መጠለያ ክፍል መግባት ከዛ ቆይቶ መውጣትን መዘንጋት አያስፈልግም ሁላችንም እንግዲህ ያለንበት በተለይ አሁን የሀገራችን ሰሜኑ ክፍል እነኚህ ጥቃቅን አነስተኛ ድሮኖች የሚወነጨፉበት አካባቢ እንደሆነ እየተነገረ ይገኛል ወደ ኢራንና አሜሪካ ድርድር ስንሄድ ቀደም ሲል እንደተናገርነው ነው በተለይ ደግሞ ከአረብ የተባበሩት አረብ ኤምሬት ሀገራት ያሉበት እነሱም በጦርነቱ ዙሪያ ተካፍለው እንደነበር ማጥቃትን በዙሪያ ተካፍለው እንደነበር እየተነገረ ይገኛል ሁላችንም ከምናስበው ከመጠን በላይ ተሳትፎ እንዳደረጉና እነሱም ጥቃት እንዳደረሱ በኢራን ላይ እንግዲህ በዙሪያ ምሽት ላይ ሰፋ ባለ ሁኔታ ይዘንላችሁ እንቀርባለን ክብራትና ክብራን አድማጮቻችን የቀኑ ስርጭታችን እስካሁኑ ነበር አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን ለዚህ ፕሮግራም መሳካት ለአስተባባሪው ፕሮግራም አልጠነዋና አስተቀናባሪ አላ ነይዶኖቭ ምስጋና ይድረሳትያን በምስጩ ስርጭታችን በድጋሚ እስከምንገናኝ መልካም ለተሰንበት

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሻችኋል። የምሽቱ ስርጭታችን እነሆ ጀምረናል። ከዛ በፊት ግን ዛሬ ለቱ እንደብራዮን ዘመን አቆጣጠር ዮም ሻባት ዩድጊሜል በእያር ታፍሽም ፔቫብ እንደ አውሮፓ ዘመን አቆጣጠር ማይ 30 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 22 2018 ነው። የቴክኒክ ባለሙያችን አቪያታር የስቱዲዮ ተረኛ አይቸው ባይነኝ እንደተጠመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚያን ሳስችን ዜና ይነበባል። ወቅቱን የተመለከተ የዜና ትንታኔ እንደውም የስልኩ ይት ምኖራናል። ከስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይውልያና አሁን ወደ ዜናው ወስዳችኋለሁ። በቅድሚያም አርስተ ዜና ማዳም በተሰኘ ገጠራማ ቦታ መከላከያ ሰራዊት በሁለት ማህበረሰቦች የነበረ አምባጓሮ ለማለያየት ሞከራ አደረገ ተባለ። በሊባኖስ የሚደረገው በሊባኖስ የሚኖሩት የዱሩዚም ሃይማኖት ተከታይ መሪ እስራኤል ከሊባኖስ ጋር የምታደርገው ድርድር ውጤት አልባ ውጤት ያመጣል ቢያላምንም አሉ። ሂዝቡላ ጋር ያለው ግጭት እንደቀጠለ ነው። በቶክስ የሚያስፈነጭፍበትን ቦታም ያስፋፋ መጥቷል ተባለ። በመከላከያ ሂዝቡላ ወደ ሀገራችን ይተኩሳል ብሎ ካስታወቀ ከደቂቃ በኋላ 6 ሮኬቶችን ተኮሰ የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ማዳም በተሰኘ ገጠራማ ቦታ መከላከያ ሰራዊት በሁለቱ አምባጓሮ የተነሳውን ለመከላከል ሞከረ ተባለ። በሰማሪያ ማዳም በተሰኘ ገጠራማ ቦታ በአክራሪ ሰፈርተኞች ይሁዳውያንና በአካባቢው የሚኖሩ ፍልስጤም ነዋሪዎች ጋር ግጭት እንደነበር እንዲሁም የድንጋይ ውርዋሮች በሁለቱም ወገን እንደነበር ተገለጸ። በዚህ ግጭት በሁለቱም ወገን የቆሰሉ እንዳሉ የመከላከያ ቃል አቀባይ አስታውቋል። መከላከያ ሰራዊት በቦታው በመገኘት የተፈጠረውን ግጭት ለማለያየት ሞከራ አድርጎ ነበር። ፍልስጤሞችም በቦታው ወደ ነበሩት ወታደሮች ላይ ድንጋይ ወርውረዋል። በመወራቸው የተነስተም ከላካያ ሰራዊታችን ወደ ላይ በጥይት በመተኮስ ለማባረር ሙከራ አድርገው ነበር። ከዛም ፍልስጤሞች ድንጋይ ወርውረውቸውን ስለቀጠሉ ብቻ ከወገባቸው በታች በመተኮስ ሁለት ፍልስጤማውያን መቁሰላቸውን መከላከያ አስታውቋል። በሊባኖስ የሚኖሩ የዱሪዝም ሃይማኖት ተከታይ መሪ እንዳሉት እስራኤልና ሊባኖስ በሚያደርጉት ድርድር ውጤት አይኖረውም ሲሉ ተናገሩ። የዚህ አይነት የሰላም ድርድር ዘላቂነት የለውም። እስራኤል የምትወስደውን ጦርነት በተለይ በደቡብ ሊባኖስ ውስጥ የምታደርገውን ዘመቻ እስካላቋረጠች ድረስ ብሏል። ድርድሩ አይጸናም ግን አሜሪካ በእስራኤል ላይ ጦርነት እንድታቆም ጫና ካላደረገችባት በስተቀር ይህ ሰላም ድርድር ውጤት ሊያመጣ አይችልም ሲሉ ተናግሯል። በማከታተልም ሂዝቡላ ላይ ሁሉንም ነገር ሂዝቡላ ላይ ኃላፊነት መጣል ትክክል አይደለም፣ ተገቢ አይደለም ብሏል። ሂዝቡላ የሊባኖስ ኗሪ ነው፣ ሀገሩንም ለቆ የመሄድ እቅድ ሐሳብ የለውም ብሏል። የሊባኖስ ጦርም በበኩሉ ሂዝቡላን መሳሪያ ማስጣል አይችልም፣ ምክንያቱም ግማሽ ያህሉ የሊባኖስ ወታደሮች የሺ ሃይማኖት ተከታይ ናቸው። ታዲያ ማን ማንን ይገላል ሲሉ የድሩዝም መሪ በሊባኖስ አስታውቀዋል። ይህ በዚህ እንዳለ ሂዝቡላ ያለው ግጭት እንደቀጠለ ሲሆን ሂዝቡላ በአካባቢያችንም በተለይ ርቀት ተምዘግዛጊ ሮኬት ሚሳይሎችንም የሚተኩሰበትን ቦታ በማስፋፋት ላይ ይገኛል። ይህም እስከ ናሃሪያና ሃይፋ ድረስ ማስወንጨፉን ቀጥሏል። ቀደም ብሎ እስራኤል መከላከያ ቃል አቀባይ በአረብኛ ቋንቋ 9 የደቡብ ሊባኖስ አካባቢው ኖሪያዎች መኖሪያቸው ለቀው እንዲሄዱ ጥሪ አቅርቦ ነበር። በደቡብ ሊባኖስ የሚሰራጩ መገናኛ አውታሮችም እንዳስታወቁትም 7 የተለያዩ ገጠር ቦታማዎች መከላከያ ሰራዊታችን ጥቃት እያደረሰ እንደሆነ አስታውቋል። ሂዝቡላም በበኩሉ ወደ እስራኤል መተኮሱን ቀጥሏል። ቀደም ብሎ ኪራት ሲሞና እና ምቱላ አካባቢ ሲተኩስ እንደነበር አሁን ደግሞ ወደ ናሃሪያ እና ሃይፋ ወደ ሌሎች የሀገራችን ክፍል ማስወንጨፉን ቀጥሏል። ይህ በዚህ እንዳለ ቅራት ሽሞና ማዘጋጃ ቤት ኃላፊ እንዳስታወቁት በአሁኑ ሰዓት በከተማ ያሉ ህዝብ ቁጥር አናሳ እንደሆን እና በተለይ ከኦክቶበር ወር 226,000 ሰዎች ይኖሩ እንደነበር በመግለጽ አሁን ግን ከ12,000 ያነሱ እንዳሉ አስተውቋል። ይህ ሁኔታ ደግሞ ጅግ በጣም የሚያሳዝን ነው ሲሉ አስተውቋል። መከላከያ ህዝብላ ወደ ሀገራችን ይተኩሳል ብሎ ካስታወቀ ከደቂቃዎች በኋላ 6 ሮኬቶችን ህዝብላ አስወንጭፏል። ይህም ወደ ሮሽፒና ኸጾራጋሊና በሌሎች ቦታዎች ተጨማሪ ምናሃሪያ ቦታዎች ማስወንጭፉን ገልጿል። 5 መከላከያ ተኩሶ ሲያከሽፍ አንዶኛው ግን ክፍት ቦታ ላይ ወድቋል። በንብረትም ሆነ በሰው ላይ የደረሰ ጉዳት የለም ስትል ቃል አቀባያችን ኦርሊ አልከላያ ድርሳናለች። የሐማስ ቃል አቀባይ እንዳለው የሰላም ኮሚቴው የጠቅላይ ሚኒስትር ቢንያሚን ናታንያሁ ንግግር ማውገዝ አለበት ሲሉ ጠየቁ። ጠቅላይ ሚኒስትር ቢንያሚን ናታንያሁ መከላከያ በቅርብ አዛን ቢያንስ 70% እንደሚቆጣጠር መናገራቸውን አስመልክቶ በሐማስ በኩል ቁጣን አስከትሏል። የመከላከያ ሰራዊት የሚኒስትር እንዳሉትም መከላከያ ሰራዊታችን ማንኛውንም እርምጃ በመውሰድ አዛን ዙሮ ለመቆጣጠር ምንም አቅም አያንሰውም ሲሉ ተናግረዋል። ይበዚህ እንዳለ ትራምፕ የመሰረቱት የሰላም ኮሚቴ ንግግራቸውን እንዳወግዙ ሐማስ በድጋሚ ጠይቋል። የእስራኤል መከላከያ እስራኤል ካጽም በተናገሩትም ጨምሮ የሐማስ መሪ ሁለቱን መሪዎች እንዲያወግዝ ጠይቋል። ይበዚህ እንዳለ ሐማስ ወደ ሁለተኛው ዙር የሰላም ድርድር እየሄድን ነው፣ ነገር ግን እስራኤል ይህን ከማድረግ ይልቅ ማስተናከል መርጣለች በማለት የእስራኤልን ወቅሷል። በአረብ እስራኤላውያን መካከል ያለው አምባጓሮ ዛሬም እንደቀጠለ ሲሆን ባርኪያ በተሰኘ ሰፈር አንድ የሐማስ የ24 ዓመት ወጣት በተተኮሰ ጥይት መገደሉ ታውቋል። በዚህ ዓመት ከጀመረ ወዲህ በአረብ እስራኤላውያን መካከል 120 ሰዎች መገደላቸው ሲታወቅ በትናንትና ሁለት የ20 ዓመት ወጣት በዛሬ በሌሊት በተተኮሰ ጥይት መገደሉ ታውቋል። ሌላ ተጨማሪ ቁስለኛም አለ። የበጌን ደቢዳ የመጀመሪያ እርዳታ በቦታው ከተደረገለት በኋላ ወደ ሆስፒታል ተወስዶ ሕክምና እየተከታተለ ይገኛል። የግጭቱ ምክንያትም ፖሊስ እንዳስታወቀው የእርስ በርስ ግጭት ወይም የደም ምልልስ እንደሆነ አስታውቋል። በሉድ ከተማ በአንድ መኖሪያ ቤት በተነሳ የእሳት ቃጠሎ በሚቃጠሎ ደረሰ። በዚህ ቃጠሎ 15 ሰዎች ቀላል ጉዳት እንደደረሰባቸው ለማወቅ ተችሏል። ቃጠሎም የተነሳው በ8 ፎቅ ባለው ህርዝመት ህንጻ ላይ እንደሆነ ለማወቅ ተችሏል። በጭሱ ምክንያትም በቦታው የነበሩ በፎቁ የሚኖሩ ነዋሪዎች ለቀው እንዲወጡ ተደርጓል። በጭሱ የተጎዱ የመጋንዳቢድ የመጀመሪያ እርዳታ ከተቀበሉ በኋላ ቀሪዎቹ ወደ ሻሚር ሆስፒታል በመሄድ ህክምናቸው እንዲከታተሉ ደርጓል። በአሜሪካና በብሪታንያ መካከል የሚደረገው ሰላም ስምምነት የአሜሪካ የጦር ሚኒስትር እንዳስታወቁት ስምምነቱ የማይደረስ ከሆነ አሜሪካ ጦርነቱን ለማደስ ከመቼውም ጊዜ በበለጠ ዝግጁ ናት ሲሉ አስታውቀዋል። አሁን ያለንበት ደረጃ እጅግ በጣም ጥሩ ነው። መሳሪያዎቻችን ሙሉ ናቸው። በአካባቢያችንም ሆነ በዓለም አቀፍ ደረጃ ወታደሮቻችን ባሉበት ቦታ ሁሉ ሙሉ በሙሉ ዝግጁ ነን። ዝግጁነታችን ጨርሰናል ሲሉ አስታውቀዋል። ከፕሬዚዳንት ትራምፕ ጋርም ቆይታ አድርገናል። እሳቸውም እንዳሉት ትግስት እንዳላቸውና ከጦርነት ይልቅ የሰላም ድርድሩን እንደሚፈልጉ እጃቸውም ለዚህ እንደተዘረጋ አስታውቋል። ፕሬዚዳንት ትራምፕ አስጨምረው እንደተናገሩትም በድርድሩ ዙሪያ ካቢኔውን በመሰብሰብ ተወያይተዋል። መጨረሻ ላይ ግን ያለ ውሳኔ ተለያይተዋል። ውይይቱም ዙሪያ ካቢኔው ጋር በተደረገው ውይይት በተለይ በአሜሪካ ማዕቀብ የተጣለውን የኢራን ገንዘብ በመልቀቁ ዙሪያ ስምምነት እንዳልተደረሰ ተጠቅሷል። ይህ በዚህ እንዳለ ፕሬዚዳንት ትራምፕ የጤንነት ሁኔታ ጥሩ ደረጃ ላይ እንዳለም ታውቋል። ሜሪላንድ በሚገኘው የጦር ሆስፒታል ባደረጉት የሕክምና ምርመራ በተለይ የልብ ምታቸው የጉበታቸው ያለበት ጥሩ ደረጃ ላይ እንደሆነና እንዲያውም እድሜያቸው ከአኳያ ሲነጻጸር በ14 ዓመት ወደኋላ በመሄድ የ60 ዓመት አዛውንት ይመስላሉ በማለት ታስታውቃል። ፕሬዚዳንቱ በሚቀጥሉት ለሳምንታት 80 ዓመታቸውን ልደት ያከብራሉ። ነገር ግን የእግራቸው ማበጥ ትንሽ አስቸግሯቸዋል። እንዳስቸገራቸውም ነው። አሁን ደግሞ እሳቸውም ከባለፈው ዓመት በ4 ኪሎ ጨምረዋል። አሁን የሚመዝኑትም 107 ኪሎ ግራም እንደመሆን ተጨምሮ ታውቋል። ሊባኖስ እና እስራኤል መካከለ የሚደረገው ድርድር በትናንትናው ዕለት በአሜሪካ ተካሂዶ ነበር። ድርድሩ በሁለቱ ሀገራት መካከለ ያለውን ደህንነት እንዴት ማጠናከር እንደሚቻል ባለው ዙሪያ እንደነበርን ተገልጿል። በሁለቱ ተወካዮች የነበረው ይጥሩ እንደነበር በሚቀጥለው ሳም እንደነበርና በአሜሪካ በውጭ ጉዳይ አማካኝነት ውይይቱ እንደሚቀጥልም ተገልጿል። አሜሪካ በሊባኖስ ሉዓላዊነቷ እንደምትሳምንና ማንኛውም ሌላ መሳሪያ ያነገበ ድርጅት መኖር እንደሌለበት ታምናለች ብለዋል። ፕሬዚዳንት ትራምፕም በጨምረው እንደተናገሩት ይህንም አስታውቀዋል። ይህ በዚህ እንዳለ አንዳንድ የሊባኖስ ባለስልጣናት በድርድሩ ዙሪያ የሚያውቁ እንዳሉትም በቶክስ አቁም ስምምነቱ ቋሚ ለማድረግ የተሞከረው ሙከራ ውጤት አልባ መቅረቱን አስታውቀዋል። ይህም የሆነበት እስራኤል ሙሉ በሙሉ የሊባኖስን ደንበር ለቅቄ አልወጣም በማለቷ በተለይ የሰላም ደንበር ላይ የምትጠራው በደቡብ ሊባኖስ ውስጥ ሊኖራት እንደሚገባ ካሳወቀች በኋላ ነው። የሊባኖስ ጦር በደቡብ ሊባኖስ ጦሩን ለማሰማራት ፍላጎት እንዳለውና ሂዝቡላን መሳሪያ ለማስፈታት አቅሙ አናሳ እንደሆነም ገልጿል። እስራኤል በዚህ ዙሪያም በበኩሏ ሂዝቡላ መሳሪያ እስካላስረከበ ድረስ በደቡብ ሊባኖስ የምታደርገውን ዘመቻ እንደምትቀጥል አስታውቃለች ስትል ቃል አቀባያችን አናስታሲያ አድርሳናለችም። የሙቱላ ከተማ አስተዳዳሪም ባለንበት ሁኔታ መቀጠል አስቸጋሪ ነው ስሉ ተናገሩ። ዴቪድ አዙላይ የሙቱላ ከተማ ከንቲባ አሁን ባለንበት መንገድ መቀጠል አንችልም፣ የሰሜኑ ክፍል የምትኖሩ ከንቲባዎች በአንድ በመተባበር ድምጻችን ከፍ አድርገን ልናሰማ ይገባል ብለዋል። እስራኤል መንግስት ዝም በማለት በተለይ የአሜሪካ ህዝብ የሚፈልገውን ያደረገ ይመስላል። ፕሬዚዳንት ትራምፕ የሚመሯቸው ጠቅላይ ሚኒስትሩንም ፕሬዚዳንት ትራምፕ የሚመሯቸው ያስመስላል። የሰሜኑ የሀገራችን ክፍል ላለነው ሁሉ የተነሱ አንድ ነገር እናድርግ፣ የእስራኤል መንግስት ስራውን እንዲሰራ እንወትውተው፣ ዝም ማለት የለብንም ሲሉ ቅሬታቸውን በመንግስት ላይ አስታውቀዋል። የህዝባችን ደህንነት በምንም በኩል ልንደራደርበት አንችልም፣ ይበቃል ሲሉ ጥሪ አቅርበዋል። በመጨረሻም በአሁኑ ሰዓት በተለይ የአውሮፓ ሻምፒዮና ውድድር እየተካሄደ ይገኛል። የእግር ኳስ ውድድር እንግዲህ በፓሪሳን ጀርመን እና በአርሰናል በኩል ጨዋታው ተጀምሯል። ውጤቱን ወደኋላ ቆይተን እናያለን። እንግዲህ ለጥሩ ተጫዋቾች መልካም እድል እንላለን። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን በመጠኑ ይቀንሳል። በተለይ በሰሜኑ የሀገራችን ክፍል ዝናብ ሊጥል ይችላል ይላሉ። በአየሩ ወይም የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 28 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 26፣ ሃይፋና አካባቢዋ 25፣ በኤርሸባና አካባቢዋ 29፣ ኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ክቡራትና ክቡራን አድማጮቻችን የምሽቱ ዜና የእስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። መልካም ሳምንት ይሁን ይላል። አሁን መስመር ላይ አንጋፋው ጋዜጠኛ ራህሜ ማላዛር ይገኛል። ተናስተልኝ ራህሜም ድብና መሸ። መልካም ሳምንት።
1: ሰላም ሰላም አይቸው እንዴ? ሰላም ነው።
0: እግዚአብሔር ይመስገን። ሰላም ነህ አንተ ጋር ሁሉ ሰላም?
1: በግሌ ሰላም ነኝ እግዚአብሔር ይመስገን።
0: አዎ የፊት የፊቱና ነጀምበራ በግላችን ከዛም በኋላ ወደ ለኔ ደ መጀመሪያ መቀመጫ እኛ ያለቻችን ሰሳ የሚባለው
1: አለችላለሁ ማንደደም መከራከር ቋንቋውን እንደወቀው ግን
0: አለች ይባላል። እንግዲህ አው ለነገሩ በይባላል እንግዲህ ሊያስተምረን የመጣ ጉዳይ አለ ማለት ነው።
1: እህ
0: ይመስላል እንደዛ። እንግዲህ ራህሜም ተጋር ምን ወይበት በተለይ ደግሞ እስራኤል ከኢራን የተወሰኑ ግለሰቦችን በተለይ ሞሳድ በመመልመል እስራኤል በድረስ በማምጣት አሰልጥነው እንደገና መልሰው ወደ ኢራን ልከው ኢራን ምድር ላይ ሆነው ሚሳኤል ተኩሰዋል በተለይ አንበሳው አገሳ ጦርነት ጊዜ ወቅት የሚል ዜና ዛሬ እየወጣ ነው። ምን ያህል እውነት ነው ይሄ? እንዴት ነው ይሄን ጉዳይ እንዴት አየኸው?
1: አስተማማኝ ይመስላል። ያዘጋጀውም ይሄንን መረጃ የታወቀ ጋዜጠኛ ነው፣ ክብር ያለው አድጋፋ ጋዜጠኛ እና እሱ ምንጭ ተጨባጭ የሆነ ምንጭ ሳይኖረው እና መረጃ ሳይኖረው ይህን እንደዚህ ያለ ሰፋ ያለ ትንተና አያቀርብም ነበር ብዬ ነው የምገምተው። እንዳልከው አንተ መግቢያው ላይ ጦርነቱ ከመጀመሩ በፊት ሞሳድ እና ከመከላከያ ሰራዊት የመረጃ ክፍል ጋር በመተባበር በተለይ ሙሳድ ራሱ የተወሰኑ የኢራን ዜግነት ያላቸውን በተለያየ መንገድ እና ዘዴ እስራኤል በማስመጣት እና ወይም ከዛ ውጭ በሌላ ቦታ እንደዚሁ ስልጠና በመስጠት ያስልጠና እንግዲህ እስራኤል ጦርነት በኢራን ላይ ከመጀመሯ በፊት ልጀመር ወደ ወገመው ሲቃረብ እናንተ ደግሞ በተመሳሳይ ሰዓት በተለያዩ የኢራን ተቋማት ላይ አደጋ ጉዳት አደረሳላችሁ ተብለው ነው እንግዲህ መመሪያ የተቀበሉት እና እዚያ መሰረት ስልጠናውን ተቀብለው የሙሳድ ሰዎች
2: ሀትራአ ካርሚየል
1: ጀመሩ
0: እንግዲህ ካርሜል አካባቢ አደጋ መከላከያ መጠለያ ክፍል ግቡ። አዎ ሂዝቡላ እስካሁን ደስ ሲተኩስ የነበረውን በማራዘም እንግዲህ ያው ወደ ካርሜል አካባቢ የተኩስ ወደ ሌሎችም ያለ ነው። እንግዲህ ቀደም ሲል በዜናም ተመልክተናል ካርሜል አካባቢ አደጋ መከላከያ መጠለያ ክፍል እንድትገቡ የሚል ጥሪ ነበር። እሺ እንቀጥል።
1: እና ቀልጠፍ ብለው እንዲገቡ ለሳስባለን እኛም እና እነዚህ ስልጠና የተሰጣቸው የኢራን ሰዎች ዜጎች የኢራን መንግስት እንዲፈናቀል ነው እንግዲህ እንዲፈናቀል የሚደረግበትን ሁኔታ እንዲፈጥሩ ነው እንግዲህ እና እስራኤል አሰልጥና መሳሪያም ሰጥታ ነው የላከቻቸው። መሳሪያውን በተለያየ ዘዴ ረቂቅ በሆነ ዘዴ ሳይጋለጥ በሚያልፉበት ቦታ ሳይጋለጥ ኢራን ካስገቡት በኋላ በተሰጣቸው መመሪያና ስልጠና መሰረት የእስራኤል አየር ኃይል በኢራን ላይ የማጥቃት እርምጃ ከመውሰዱ ትንሽ ጊዜ ሲቀረው እነሱ ቀደም ብለው የተለያዩ ሰዎችን እንደምናውቀው የተለያዩ ጀነራሎች ተገለዋል፣ የተለያዩ መሪዎችም ተገለዋል። ያ እንግዲህ በእነሱ ትብብርና በእነሱ ጠቋሚነት ሊጠረቀቅ ይቻለው እና አላማው የነበረው እንግዲህ መሰለህ በዚህ አይነት የኢራንን መንግስት እንዲናጋ እንዲነቃነቅ ለማድረግ እና በዚያ በተጀመረው ክፍተት አማካኝነት በአካባቢ የሚገኝ በተለይ የኩርድ ብሔረሰቦች እንዲህ ወሰን አልፈው ወደ ኢራን እንዲገቡና ከዚያ በውሳኔም ሆነ በአሜሪካ ትብብር የኢራንን መንግስት ገርስሰው እነሱ እና ሌሎች ኢራን ውስጥ የሚገኙ የኢራን ዜጎችም እንደዚሁ ከፋና የሚሉ ተበደልና የሚሉ ብዙዎች ነበሩ። እነሱ ተደምረው በአንድ ላይ የኢራንን መንግስት አፈናቅረው እነሱ እንዲያስተዳድሩና ከዚያ በውጭና አሜሪካ እስራኤልም የመሳሰሉ ዘዴዎች እንዲተባበሯቸው የምን ነው እንግዲህ አላማ የነበረው እና ያን አላማ በእርግጥ ተልኳቸውን አጠናቀዋል። እንዲያው ይሄ ጦርነቱ ከመጀመሩ በፊት የተወሰነ ችግር ተፈጥሮ ነበር የመገናኘት እነሱ ጋርና ጥቂት ፍርሃት እና ጭንቀት ነበር ይባላል። በመጨረሻ ግን ያ ችግር መፍትሄ አግኝተውላት አንገዲ በሙሳ እንግዲህ ልዩ ይሄን ጉዳይ ተመለከተ ቡድን ተቋቁሞ ለዚህ ብቻ ተብሎ

0: ሞሳድ መሪ ዳሪ ባርኔያ ለዚህ ብቻ ብለው የበደቡት ቡድን ተመድቦ በጀትም በከት ያለ በጀት ተመድቦ በጦር መሳሪያ መዘመሪያ ጦር መሳሪያ ብናረቀቅ የሆኑ የተለያዩ መሳሪያዎች እንዲዘጋጁና ወይም ገዙ ከሆነ እንዲገዙ ሊዘጋጁም ከሆነ እንዲዘጋጁና በዚያ መሰረት ነው እንግዲህ ያን በመከላከያ ሰራዊቱ የአየር ድብደባ ሲታይ ታሽታችሁም ደግሞ መፈንቅለ መንግስት እንዲካሄድ እቅድ የነበረው። አሁን እነዚህ ሰዎች በለቀን ረዥም ርቀት ተወንጫፊ ሚሳይሎች ላይም አደጋ ደርሰዋል። በመወንጨፊያ ጣቢያዎችም ላይ እንደዚሁ አደጋ ደርሰውባቸዋል። በዚህ አይነት እንግዲህ የኢራን መከላከያ መሳሪያና መከላከያ ኃይል በሙሉ ሽባ እንዲሆን አደረጉት እና በዛ ምክንያት ሽባ በመሆኑ ምክንያት እስራኤል ያው በየረም አሜሪካ በተባበር ያኔ መሰለ መጽሁፍ ድንቅ የተሞላበት ወታደራዊ ተልእኮ በማካሄድ ኢራንን በርካታ ተቋማት ለመጉዳትና ለመደብደብ የቻሉበት ምክንያት ይህን ይባላል።
1: የሚገርም ነው። በዚህ ሁኔታ እንግዲህ እስራኤል እየሰራች ከሆነ የውርቀጣይስ ምን ይሆን የሚለው ደግሞ እንግዲህ ሌላ ጉዳይ ነው። ወደ ሀገራችን ተጨባጭ ሁኔታ ስንመጣ በተለይ በአሁኑ ሰዓት ቀደም ሲልም ያደጋ ማስጠንቀቂያ ደውል የሰማንበት ሁኔታ ነበር። ሂዝቡላ እንደገና አለሁ እያለ እያንሰራራ ነው። የተኩስ አቁም ስምምነት አለ። እስራኤል ምንድን ነው የምታደርገው በዚህ ዙሪያ?
0: እኔ እንደማውቀው ሆነ ሂዝቡላ አሁን ኃይሉን አጠናክሮ ኃይል አግኝቷል ብዬ ሳልገምት አሁን እንግዲህ የሞትና የሽረት ትግል እያካሄደ ነው የሚገኘው መሰለኝ። እንዴት ብትለኝ ሊባኖስ እና እስራኤል ድርድር ጀምረዋል። መንግስት እና መንግስት ማለት ነው። ቀደም ሲል በአምባሳደሮች አሜሪካ በሚገኘው የሊባኖስ እና የእስራኤል አምባሳደሮች ተገናኝተው ሶስት ጊዜ ተደራድረዋል። አሁን ባለፉት ሁለት ቀናት ደግሞ የእስራኤል መከላከያ ሰራዊት እና የሊባኖስ መከላከያ ሰራዊት ጀኔራሎች ከፍተኛ ወታደራዊ ማዕረግ ያላቸው ወደ አሜሪካ ሄደው በፔንታጎን የአሜሪካ መከላከያ ሚኒስትር ጽህፈት ቤት ከፔንታጎን ከፍተኛ ስልጣን ባላቸው ሰዎች ጋር ተገናኝተው አንድ ላይ መክረዋል። አሁን እንግዲህ ምት ምንድን ነው እስራኤል የምትለው ሊባኖስ እንደ ሊባኖስ እንደ መንግስት ከሀገር ውስጥ ሆኖ ይህን አመት እየፈጠረ ያለውን ችግር እየፈጠረ ያለውን ሂዝቦላን መቆጣጠር ያለበት ላል እስራኤል። ሊባኖስ የምትለው ደግሞ ምንድን ነው ዘላቂነት ያለው የሰላም የጦር አቁም ስምምነት እንድረስ እና ከዚያ በኋላ የምናየው ጉዳይ ነው የሂዝቦላን ጉዳይ ነው ምትል ሊባኖስ። እስራኤልና አሜሪካ የሚሉት ምንድን ነው እናንተ እንደ መንግስት እንደ ሀገር መሪዎች ሀገራችን ውስጥ ሆኖ ችግር እየፈጠረ ያለውን ሂዝቦላን ተቆጣጠሩ፣ ካስፈለገም እኛ እንተባበራችኋለን የሚል ነው። እንግዲህ አሁን ይህን እንደሚባል ሂዝቦላ ያውቃል። ስለዚህ አልደፈርም፣ እጄን አልሰጥም፣ ፍቅር አልፈታም የሚል ትቤት ወይም ኃይሉን ለማስመስከር እየፈለገ ይመስላል። አሁን ይህን የመሰለ እርምጃ እየወሰደ ያለው
1: ጥሩ ራሜም ለሰጠህ ማምራጅግ በጣም እናመሰግናለን። እግዚአብሔር ይስጥልን።
0: ሰላም።
1: እሺ፣ ደህና ሁንልኝ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። መስመር ላይ ጋዜጠኛ ጥላሁን መልኬ ይገኛል። ጥላሁን እንዴት ነህ? ሰላም፣ እንዴት አመሸ?
1: ለግረኛ ሙዚቃ በቃ ደብለክ ቆንጆ ነው።
0: ደስ ይላል። እንዴት ነህ? ሁሉ ሰላም? በሚገርም ሁኔታ እስክስትል ነበር አይደል? አሁን
1: የሚገርም አገር ቤት እያለ በወጣትም እድሜ አንድ ከትግራይ ከመቀሌ የመጣና ከፍራችን የሚኖር ትግራዊ ማለት ነው። ትግርኛ እንጂ አማርኛ የማይችል ጓደኛ ነበር። በጣም የልብ ጓደኛ እና ምን ቃል ተገባባን። እኔ አማርኛ ላስተምረው እሱ ትግርኛ ላስተምረን በቃ
0: ተነጋገራችሁ፣ ተስማማችሁ?
1: አዎ። እሱ ውሎ ሲያድር ሲሰነብት ያው ነዋሪነቱ ሊኖር ነው የመጣው ነገሩ። ቤተሰቦችም አማርኛውን በአጭር ጊዜ እንደ ጉድፈን የበለጠ ማውራት ሲጀምር፣ እኔ ግን ትግርኛውን
0: ጦጦ በላለ
1: ተወው። እሱ የአማርኛ በሰብ እንጂ ትግርኛ ማውራት ሲያቆ እንዴ ቃል ስምምነታችን እኮ እኔን ደግሞ ትግርኛ ልታስተምር ነው ስለው የትምህርቶ ሱራ ታኞ ተገለበጠ እና ቋንቋ መማር እየፈለኩ ሳላቀርቻለሁ።
0: በእውነት ነው፣ በጣም ደስ ይላል። ቋንቋ ማወቅ በጣም ደስ ይላል። ለዛም የኢትዮጵያ ሀገራችን አንዱ ቋንቋ የሆነውን
1: ያ ነው። ዳና ገበያ እንዴት ነው? ዳ ሳይገናኝ ቀረ የሚባል አባባል አለ።
0: ትንሽ ስርጭቱ ድምጽህ የመቆራረጥ ሁኔታ አለ። ምንድን ነው ኮኔክሽን?
1: እዚህ ውዳና ሰማሪያ እየጠለፉት ይሆናል እንግዲህ።
0: ታረ ተጠንቀቁ ብለናል እኮ ኢየሩሳሌም እየኖራችሁ እንግዲህ እኮ። በጣም በሚገርም ሁኔታ ሂዝቡላ አሁን የሚተኩሰውን የሚያስወነጭፈን ሮኬት እያስፋፋ ይገኛል። የተኩስ አቁም ስምምነት አለ ተብሏል። የት ነው ይህ የተኩስ አቁም ስምምነት? በእውነት አሁን ቀደም ሲል የምጡላ ከተማ ከንቲባም እንዲሁም የኪርያት ሽሞና ነዋሪዎች እሮሮ የሚያሰኙበት ነው እንግዲህ። እና ምንድን ነው እየተካሄደ ያለው?
1: ላይቸው ጥያቄው ተኩስ አቁም ስምምነት ሲባል ማንን ነው የምጠይቀው ነው። የአካባቢዎች የሀገራችን የተሚክል ከጠየካቸው ተኩስ አቁም ሳይሆን ጦርነት ላይ እንዳሉ ነው የሚናገሩት። በጣም በጣም በከፍተኛ ሁኔታ ሮሯቸውን እያሰሙ ነው። እኛ እዚህ ማዕከላዊና ኢየሩሳሌምና ሌሎች አካባቢ ያለ ነው ደግሞ ያው የተረጋጋ ከመሆኑ የተነሳ ተኩስ አቁም የሚለው ነገር ቃሉ ነው እና እንደኔ አመለካከት ተኩስ አቁም ላይ አይደለንም። የሀገራችን ሰሜን ክፍል በከፍተኛ ሁኔታ ከህዝቡላ በይበልጥ ደግሞ ከትናንት ሌሊት እስከ አሁን ድረስ ከሀያ በላይ ወደ 25 የሚሆኑ ሮኬቶችና ሚሳይሎችን ይሄ ራክፋን ወይም ደግሞ ትንሽ ድሮን የምንለውን እሱ አልፎ አሁን ብዛት ባለ ሁኔታ ርቀት ቦታ የሚገኙትን ቦታ ከተሞች እንግዲህ እየጎዱ ይታያል። እየወረወሩ ነው ማለት እንቅልፍ የላቸውም፣ ስጋት ላይ ነው ያላቸው። ታውቃለህ፣ የአደጋ ጊዜ መከላከያ ለመግባት አጭር ጊዜ ነው ያላት የላቸውም። ጭራሽ ሲፈነዳ እንጂ ፍጹም ሩጦ እንኳን ራሳቸውን ለማዳን የሚገቡበት ቦታ የለም እና በጣም እንዴት ነው ጦርነት ላይ ነው ያሉ ማለት ይቻላል።
0: የሚገርም ሁኔታ ነው። መቋረጫም የለውም። የእንሱም እያስፋፉ መጣሉ። ያው እንደሚታየው እኮ በሰሜን ሀገራችን ክፍል በባህር ዳርቻው አካባቢ ደው ሲዝናኑ እያለ መሀል ላይ ወድቆ በጣም የነበረውን ሁኔታ እኛም እዚህ ቁጭ ብለን በኢንተርኔት ድረገጽ የተመለከት ነው ይገኛል። ዞሮ ዞሮ የዚህ ዋና መቋጫ ተብሎ የሚታወቀው ወይም የሚያዘው በአሜሪካና በኢራን መካከል የሚደረገው የሰላም ድርድር ነው። ምን ደረጃ ላይ ደረሰ?
1: እውነት ነው እሱ እልባት የለው ማየቸው አሁን ወደዛ ከመዳችን በፊት አሁን እንዳልከው የተያዘ ነው። ምክንያቱም ኢራን ስትጠይቅ ይህ ተኩስ አቁም ስምምነት ከአሜሪካ ጋር ከተደረሰ እስካሁን ድረስ ምንም አይነት ምንም መንገዱ ወደዛ ነው የሚል አቅጣጫ ቢኖርም ግን በትክክል እንግዲህ ያው ዶናልድ ትራምፕ የመጨረሻ ውሳኔ እስካልተነገረ ድረስ ያው ተደረሰ ማለት አይቻልም። ግን የተረጋጋ መስሎ ይታያል። አሁን የኢራን ጥያቄ ምንድን ነው? ከግል ጥቅሟ ጋር ከምትጠይቀው ማለት የተያዙባትን ብዛት በቢሊዮን ዶላር ብዙ ገንዘብ ነው እሱ እንዲለቀቅላት ማለት የኢኮኖሚ ማዕቀቡም የሆርሙዝ የባህር ወሽመጥን በቁጥጥር ስሯ እንዲሆን የአሜሪካ ጦር ከቦታው እንዲለቅ ብዙ ብዙ የምጠይቃቸው ነገሮች አሉ። የአሜሪካ ትልቁ ጥያቄ ደግሞ ይበልጥ ይህን የኡራኒየም ንጥረ ነገር በተመለከተና ኢራን ከምትገነባው የኒውክሌር ጦር መሳሪያ እንድትርቅ ነው። እንግዲህ እሱን በአመት እንኳን ራሱ አሜሪካ 20 አመት ስትል ኢራን ደግሞ እስከ 10 አመት የማለት ሁኔታ አለ። ይሄ ምናልባት እንዴት ነው ምናልባት ወደ ስምምነቱ ይሄዳሉ የሚለው ሁኔታ እንግዲህ በብዙዎቹ ዘንድ የሚነገር ያ ነው። ግን አንተ እንዳልከው እዚያ አካባቢያችን ሊባኖስ የህዝቡን አድርጅት የሊባኖስ እስራኤል ምትወስደውን እርምጃ ከስምምነቱ ጋር የተያዘ ነው ስትል ኢራን ባንክሮት ጠይቃለች። ምክንያቱም ወደ ተኩስ አቁም ስነቱ ስንሄድ የኔ ግብረ አበሮችን መጎዳት የለባቸው። ምክንያቱም እስራኤል በሊባኖስ ምትወስደውን ማለት ለህዝቡን አድርጅት ምትወስደው እርምጃ ተያይዞ ነው። ግን አሁን ውልድ ቀደም ብለን ሊባኖስን ተጠባቂ ሁኔታ ማለት ከሊባኖስ የህዝቡላ ድርጅት ወደ እስራኤል ሀገራችን የሰሜን ክፍል የሚያስወነጭፉት ሮኬቶችና ሚሳይሎችን በተመለከተ በእስራኤል በኩል የሚወሰደው አጸፋዊ እርምጃ በጣም በጣም በጣም በጣም ያነሰ ነው። ለምን የሚል ጥያቄ ሲጠየቅ ያው የአሜሪካ መንግስት ማዕቀብ በእስራኤል ላይ ማለት ነው አታድርጉ የማለት እንዲያው አልፎ አልፎ ምናልባት ልብ ብለ ከሆነ በተወሰኑ እንግዲህ ከተወሰኑ ሳምንታት በኋላ ከሁለት ቀን በፊት ነው እስራኤል ወደ ቤሩት አካባቢ የወሰደችው እርምጃ። ያንን የአሜሪካ መንግስት ፍቃድ ተጠይቆ መጎዳት ያለባቸውና በቃል አይደል እድሉ እንዳያመልጥ በሚል እስራኤል ባንክሮም ጠይቀው ጥያቄ እንዲ አሜሪካ መንግስት ፍቃድ ይሰጣል እንጂ በፍጹም ሌላ እርምጃ እንዳትወስድ ጠየቀበት ሁኔታ አለ። ይህ ነገር አሁን እስራኤል እጇ ተይዟል ማለት ይቻላል። አይቸው ማለት እንደፈለገች እርምጃ ትወስድን የመከላከያ ኃይሉ ከእስራኤል ከመንግስት ማለት ነው ፈቃድ ስጡም ይህን ያለውን ሁኔታ ለማረጋጋትና ይህንን አናሳ ተንሳፊ የሆነ ከፍተኛ ወታደሮቻችን እንግዲህ ነው ወደ አስር በላይ ወታደሮቻችን የተገደሉበትና ብዛት ያላቸው የቆሰሉበት ሁኔታ አለ። እሱንም ሆነ ሌላውን የህዝቡላ ድርጅት ከሚሰነዝረው ጥቃት ለመቆጠብና ድርጅቱን ለማዳከም እርምጃ መወሰድ አለበት። እስካሁን ድረስ ጦርነቱ ከጀመረ እስካሁን ድረስ የሊባኖስ ጦር ሰራዊት እንግዲህ ብዛቱ ማለት የህዝብላ ይቅርታ የህዝብላ ድርጅት ጦር ሰራዊት ውስጥ ከ30 ሺህ የሚደርስ ወታደር ታጣቂዎች እንዳሉት ይነገራል። እስካሁን ድረስ በጦርነቱ የተጎዱት ከ7500 በላይ አይበልጥም ማለት አብዛኞቹ እንዳሉ ነው። እንዲሁም ሀይሉን እያደራጀ ነው የሚባልበት ሁኔታ ማለት ስለዚህ ድርጅቱን ማዳከምና ድርጅቱን ከክሙር ማድረግ የሚቻለው የሊባኖስ መንግስት ወይም የሊባኖስ ጦር ሰራዊት ሳይሆን እስራኤል በኃይል ምትወስደው እርምጃ ነው በሚል መከላከያ ኃይሉ መንግስትን ይጠይቃል። መንግስት ደግሞ ይህን ፈቃድ እስካሁን ደርስ አልሰጠም፣ ምክንያቱም የአሜሪካ መንግስት ስለሚቃወም እና ግራ የተጋባበት ሁኔታ አለ። አይቸው ማለት እስራኤል በአንድ በኩል ህዝቡላ እየወረወረ ነው፣ በሌላ በኩል እስራኤል ከአጻፋው እየተቆጠበችበት ሁኔታ አለን፣ እጃችን ታስሯል ማለት ይቻላል። እንዳልከው ወደ ኢራን ስንሄድ እንግዲህ ምንም እንኳ በሊባኖስ በህዝብላ የሚወረወረውን ማለት የሚወሰደውን ጥቃትም ኢራን ብታቆም እስራኤል የሚል ጥያቄ በስምምነቱ ኢራን ለአሜሪካ ብታቀርብም ያው አራጊ ፈጣሪው የአሜሪካ መንግስት ሆነና እስካሁን ድረስ ምን አይነት ማለት ጉዳዩ መፍትሄ ሊኖር የሚችለው ወደ ስምምነት ከተሄደ ከኢራን ጋር ያለው ተጨባጭ ሁኔታ ያው የሊባኖስን ጉዳይም ስለሚያጣቃልል ከዛ ጋር የተያያዘ ነው። ግን ይኸውልህ እንግዲህ ዶናልድ ትራምፕ ወደውም አይደለም ወጥመድ ውስጥ የገቡበት ሁኔታ አለ። አንደኛ ከጊዜው ለሳቸው የሚያመች ሁኔታ አይደለም። እንግዲህ ቀጣይ የተወሰኑ ሳምንት በኋላ የሞንዲያል የስፖርት ውድድር ይቀጥላል ይጀምራል። ያቸው ሌላው ብዙ ሌሎች ስነስርዓት ብሔራዊ ስነስርዓቶች የሚካሄዱበት ሁኔታ አለ። ይህን ሁኔታ የአሜሪካ መንግስት እንዴት ወደ ጦርነት ውስጥ ገባ ማለት እነዚህ ነገሮች ሊሸክፉ ሊጨናገሉ ስለሚችሉ አስቀድሞ መግባቱን አይፈልጉም ዶናልድ ትራምፕ። ሌላው በቤታቸው በዜጎች በህዝቡ ዘንድ ከፍተኛ የሆነ ትችት አለ። ተቃዋሚዎቻቸው ብቻ ሳይሆን ደጋፊዎቻቸውም የመረጧቸውም ጦርነቱ እኛን አይመለከትንም፣ ጦርነቱ ማቆም አለበት የማለት ሁኔታ። ሌላው የአሜሪካ ወታደር ሞቶ በዚህ ጦርነት

0: ከደረሰባት ወታደራዊ ጥቃት ኢራን እንደገና እያገገመች እንዲሁም ብዛት ያላቸውን ከሁለት ቀን በፊት ሳተላይት ፎቶግራፊ አነሳውነን መረጃ ሰጥተን ውርትናል አይቸው ብዛት ያላቸው የተጎዱት የተደበደቡትኝ በአሜሪካና በኢራን ይሄ ሚሳኤል ማስወንጨፊያዎችና በረሃ ላይ ተራራ ላይ ማለት ነው መውጫና መግቢያውን በደምያን ስታይ እንደገና ያቋ የገነባችበት ሁኔታ በድጋሚ ወደ ጦርነቱ ከተገባ አሁንም ኃይሏን አጠናክራ እንደተዘጋጀች የሚያሳይ እንግዲህ የሳተላይት ፎቶግራፎች የታየበት ሁኔታ አለ። ተመልከት፣ እቺ ሀገር ነገ ከነገ በኋላ በስምምነትም ራሱ ተኩስ አቁም ተብሎ ስልጣኑ ስልጣን ማለት ያለው መንግስት ካልተገረሰሰ ባጭር ጊዜ ውስጥ ማለት ነው እንደገና ኃይላቸውን አጠናክረው እንደውም የበለጠ ኃይላቸውን አጠናክረው የብቀላ እርምጃ አይደለም ጥቃት የተሰነዘሩባቸውን እዛ አካባቢ የሚገኙትን ሌሎች ሀገራትንም ጨምሮ እንዴት ነው ስርዓቱ በጣም ከፍተኛ የሆነ ጉዳት ሊያደርስ በዜጎቹም ሆነ ከውጭ ጠላት የብላምንበት እኮ ይህን ሁኔታ ስታየው አሁን ብለን በደረጃ ወደ ስምምነቱ ከተሄደ እኔ እንጃ የአሜሪካ መንግስትና እስራኤል ፍላጎታው ወደ ጦርነቱ እንዲገባና የተጀመረው እስከ መጨረሻው ቀጥሎ ጭራሽ ከተቻለ
1: የሚቆጫት ነገር አለ ማለት ነው። ባለፉት ጦርነት ያልጨረሰቻቸው ጀመሪያቶቻቸው ጉዳዮች ወይም ነገሮች አሉ ማለት ነው።
0: በጣም እንዳይቸው በጣም እንጂ በጣም በርግጥ በተወሰደው እርምጃ አሜሪካም ሆነ እስራኤል በወሰደው እርምጃ የኢራን ጦር ኃይል አጠቃላይ አየር ኃይሏን ብለው መቃወሚያን ብለው ባህር ኃይል መሆን ምድሩ አጠቃላይ ጉዳት ደርሷል። ይህ ግልጽ ነው። ግን አሁን በወሰደው እንግዲህ ይኸው የተኩስ አቁም ስምምነት ተብሎ ድርድር እየተባለ የቀን ገደብ ዶናልድ ትራምፕ እያራዘሙ ቀን ሌት ተቀን እድሉን በመጠቀም ኃይላቸውን እንደገና አጠናክረው የተደመሰሰባቸውንን በሚገርምህ ብዛት ያላቸውንን ይሄ ሚሳኤል ማምረት ከአሁን በፊት ያመርቱት ከነበረው በበለጠ ሁኔታም የባሊስቲክ ሚሳይሎችን እያመረቱ እንደሆነ የሚነገርበት ሁኔታ አለ። ይህንን ስታይ እስራኤል የምትለው ምንድን ነው? ምንም እንኳ ከተወሰኑ በአሳለፍነው ጦርነት ጉዳት ቢደርስም በኢራን አሁን ራሷን እንደገና አጠናክራ በከፍተኝነት ተደራጅታለች። ያ ብቻ አይደለም፣ የእስራኤል ትልቁ ፍላጎት ስርዓቱን መገርሰፍና በምትኩ ሌላ ለዘብተኛና እንዲያው ለሰላም ለሌሎችም ሆነ ከሌሎቹ ጋር ተመሳስሎ የሚኖር ስልጣን ላይ እንዲወጥ ፍላጎቱ ያ ነው፣ የአሜሪካን እንዲሁ። ስለዚህ እስራኤል ጀመረችው እንጂ ጉዳዩ አላለቀም። ግን አሜሪካ ከጥቅም አንጻር በራሷ ጊዜ ነገሩን ወደ ጎን በማድረግ ወደ ተኩስ አቁም ከዛም አልፎ ስምምነት ከተደረሰ እኔ እንጃ ማለት ለእስራኤል በከፍተኛ የሆነ ይህን ማትፈልግም ነው። አሜሪካን አይጡ አይደለም፣ ወደ ስምምነት የምትሄዱ ከሆነ እኛን እስቡን አትርሱን የማለት ጥያቄ የሚነገር ግን እንዳልኩ ዶናልድ ትራምፕ በራሳቸው ጊዜ አሜሪካን ቢሆን ከማስጠበቅ የራሳቸውን ጥቅም ከዛ በላይ ደግሞ ሌሎች ሀገራትም አሉ፣ አካባቢው ያሉት ጎረቤት ሀገሮች እንደምታወቀው የሚሪዮስ እና ሌሮፍሎች አሁን በአሜሪካን ተጽዕኖ ያሳድራሉ። በኢራን ለጥቃቻ ቢኖራቸው የኢራን መንግስት እንዲወድቅና ስርዓቱ እንዲገር ፍላጎት ቢኖራቸውም ግን እንደማይሳካ ስላዩ መቆየቱ የሚጠብቃቸው የበቀል እርምጃ መሆኑን ስለተረዱ በቃ ይቅር አቁሙትና ወደ ስምምነት ሂዱ የማለት ሁኔታ የሚያሳየው ምንድን ነው? ኢራን በእውነት አይቸው እንደተጠበቀው ሳይሆን በጣም አንደኛ በሁለቱ ሀገራት በተወሰደው እርምጃ ይህን ያህል ተቋቁማ መሰንበቷ ከዛም አልፎ ሀይሏን አደራጅታ ልብ ብለህ ከሆነ በዚህ በተኩስ አቁም ስምምነቱ አሁን እሷ የምጠይቀውን ጥያቄ ካልሆነ ነው እኮ የምጠይቀው ጥያቄ እንዲ አልፎ አልፎ ዶናልድ ትራምፕ አልቀበለውም ይበሉ እንጂ አሜሪካ ኢራን እንደምትፈልገው መሆን አለበት ተብሎ ማለት አሁንም ልክ ኃይል እንዳላቸው የሚያሳዩበት ሁኔታ ስታይ ታዲያ ያሳለፍነው ጦርነት የተወሰደው እርምጃ የት ላይ ነው ማለት ነው። ስለዚህ ለጠየቀው ጥያቄ እስራኤልን በከፍተኛ ሁኔታ ያሳስባል። የተወሰነ አመት ምናልባት እንዲያውም ከዛ በታች ማለት ነው እንዲያው የተወሰነ መረጋጋት ሳይሆን ትንሽ እንዲያው ኢራን ራሳቸውን እስካደራጁ የምታደርጉ ትንሽ የመሰንታት ምልክት ቢታይ ቆይቶ ግን ከነበራት ኃይል በበለጠ ኃይሏን አደራጅታ አካባቢው ይበልጥ ደግሞ መካከለኛው ምስራቅ ጠንቅ የመሆን ሁኔታ። ለዚህ ግን ዶናልድ ትራምፕ በእውነትም በስምምነቱ እጃቸውን ሲሰጡ የሆኑ ወይስ በማዘናጋት ያለው የተለያዩ ስነ ስርዓቶች አሉ ምናልባት ያ ነገር ካለፈ በኋላ
1: ትናንትም ካቢኔያቸውን ሰብስበው እንደነበርና መጨረሻ ላይም ያለ ስምምነት እንደተበተነ የተነገረ ሁኔታ አለ። ጥላሁን እስኪ ያጠራ አድርገህ በተለይ ደግሞ በአሁን የሚወጣ አንድ F-15 የአሜሪካ ተዋጊ ጀት በኢራን በኩል ቲልካቴፍ እንግዲህ በትክሻ ላይ ተይዞ በሚተኮስ ቻይና ሰራሽ በሆነ ሚሳኤል ተመቶ መውደቁ እየተነገረ ነው። ምን ያህል እውነት ነው? ወዴት ይወስደን ይሆንስ?
0: ያውልህ ቀድሚያ እነዚህ ነገሮች አሉ። ኢራን ልብ ብለህ ከሆነ በአብዛኛው አስቀድማ የምትሰጣቸው መግለጫዎች ያው ሬንጃ እንዴት ነው ውሸት ሲደጋገም እንዲያው መጨረሻ ላይ በእነሱ ዘንድ ማለት የፈለጉ እንዴት ነው በትክክለኛ መረጃው በትክክል አሜሪካ አዎ ጉዳት ደርሶብኛል የሚል መግለጫ እስካልሰጠች ድረስ እስካለ ያንን የማመን ሁኔታ ግን ይህ ነገር አዲስ አይደለም። ኢራን አሁንም ጦርነት ይሄንን ለሚመጣ ለሚሰነዘረብን ጥቃት አሜሪካ እንኳን አልፎ አንዳንድ አስጊ

0: ኢራንና አካባቢ በሚገኙ ጦር ሰፈሮቿ ወታደሮቿ ላይ ኢራን ጥቃት ከመሰንዘሯ በፊት አስቀድመን ጎዳን የሚል እርምጃ ያንንም ሰማለን ማለት ጎን ለጎን እንደው ጠንከር ያለ እርምጃ ባይወሰድ ወደ ጦርነት ባስገባቸው በሁለቱ አግራት መካከል አንዱ ሌላውን እንዴት ነው የመጋፈጥ ይታያል። አሁን ላልከው ግን ይነገራል እንደዚህ አይነት ነገር በእውነትም ጉዳቱ እንግዲህ ቆይተን የምናየው ነገር ነው። ግን ኢራኖች በአብዛኛው በኢራን በኩል ያላረጉትና ያላጠቁትን ነገር አረግን ሲሉ የሚነገረው ሁኔታ አለ። ያን ደግሞ እንዴት ነው የመገናኛው ታሮች እንግዲህ እንደዚህ መስሎ ይታያል። ኦኬ እና በእውነቱም እንግዲህ ቆይተን የምናየበት ነገር ነው። የተረጋጋ መስሎ አይተኝ ለማንኛውም መካከለኛው ምስራቅ አሁን ተዘስተናል ግን የሀገራችን የሰላም ክፍል ነው እንግዲህ ምናልባት ወደፊት ልባት
1: እንዲገኝበት እናምናለን። ለዚህ በጣም እናመሰግናለን ጥላሁን።
0: አመሰግናለሁ። እሺ።

0: የተከበራችሁት አድማጮቻችን አሁን ደግሞ በአውሮፓ የምንድነው ይባል አውሮፓ ሻምፒዮን የአውሮፓ እንግዲህ የእግር ኳስ ውድድር በተለይ በዛሬው ዕለት ለፍጻሜ የቀረቡት ሁለት የአውሮፓ ክለቦች አሉ። በክለብ ደረጃ ነው እንግዲህ ፓሪስ ሳን ጀርመንና አርሰናል ናቸው። ቡዳፔስት በሚገኝ ፑሽላክ አርና በተሰኘ ስቴዲየም ጨዋታውን እየተደረገ ይገኛል። በስድስተኛው ደቂቃ ላይ አርሰናል አንድ ግብ በማስቆጠር እየመራች ነበር። አሁንስ ምን ደረጃ ላይ ናቸው? እኔ እንኳን ማየት አልቻልኩም። የስፖርት መምህር የሆነው ኤሬዝ ዮሴፍ ጨዋታውን እየተከታተለ ነው። እስኪ እሱ ጋር እንመልከት። ኤሬዝ ጤና ይስጥልኝ፣ እንደምን አመሸ?
1: ጤና ይስጥልኝ ቸው። ጤና ይስጥልኝ እንዲሁም አድማጮቻችን በሙሉ እንደምን አመሻችሁ።
0: እናንተ ታደላችኋን ጨዋታውን እያያችሁ ነው፣ እኛ ግን ይኸው እዚህ ስራ ላይ ያለ ነው። እንዴት ነው ጨዋታው?
1: ጨዋታውን አንድም ቲቪ ላይ ማየት ይችላል። ስቴዲዮናችሁ በአጠቃላይ
0: በቴሌቪዥን የታጠረ ነው፣ ግን አዎ ትኩረታችን እንዳይሰርቀው ተብሎ በዛ አይሰራጭም። መሆን አይገርምም። በቃ ያለውን ሌላ ብቻ ነው ዜናውን ስራውን በተመለከተ እንጂ ይሄን ስራችን ትንሽ ሊያስተጓጉል ስለሚችል መሰለኝ እንግዲህ አላሳዩንም። በቃ ንገረን እንዴት እንደሆን።
1: የድል ጉዳይ ነው። አንተ በጣም እግር ኳስ ነምቶ ታውቃለህ።
0: አዎ
1: እንግዲህ በአጠቃላይ ስንመለከተ እንግዲህ አርሰናል እና ፓሪስ ሳንጀር ናቸው። ፓሪስ ሳንጀርማን ለዚህ ለአውሮፓው ሊግ የመጨረሻ ማጠቃለያ የደረሱት በአሁኑ ሰዓት እንግዲህ ጉዳፔሽ ውስጥ ሮማኒያ ውስጥ የሚደረገው ጨዋታው። በአጠቃላይ ሁለቱ ቡድን ስንመለከት አርሰናል እና ፓሪስ ሳንጀርማን ባላቸው በሀገራቸው ጨዋታ ላይ በሚያደርጉት አርሰናል 14 ጊዜ እንግሊዝን ሻምፒዮን አንስታለች። ፓሪስ ሳን ጀርማን በተመሳሳይ 14 ጊዜ ፈረንሳይን ሻምፒዮን አንስታለች። በአጠቃላይ ስንመለከታቸው ፓሪስ ሳን ጀርማን ባለፈው 2025 ዓ.ም ኢንተር ሚላኖን በማጥቃት ሻምፒዮን ወስዳ ነበረ። እንግዲህ የመጀመሪያዋን
0: ማለት ነው
1: የመጀመሪያው ጊዜ ነው። አርሰናል ግን እስካሁን ድረስ ሻምፒዮን አላገኘችም እና ይህ የሚለያያቸው ሁኔታ ነው። እንግዲህ ዛሬ አርሰናል አይሞቱ ሙተው እዚህ እግር ኳስ ሜዳ ላይ ግዴታ ሻምፒዮና የመውሰድ እድል እንዳላቸው ነው የሚታይ። በአመራርም ሁኔታውን እስካሁን 1-0 እየመሩ ነው የሚገኙ።
0: በስድስተኛው ደቂቃ ነበር
1: እንግዲህ ጨዋታው የሚፈጀው ከዘጠና ደቂቃ በበላይ ነው የምናየው ጨዋታ። እንግዲህ የተፋፋመ ጨዋታ ነው የሚሆን። በአጠቃላይ አይቸው በአለም ላይ ከሚሊያርድ የበለጡ ተጫዋቾች አድናቂዎች እንደሚመለከቱት ነው። በዚህም በተረፈ ብዙ ገንዘቦችም እንደሚንሸራሸሩ ነው የሚታዩት። በአለም ላይ በዚህ ጨዋታ ላይ በሚደረገው ማን ያጠቃል ማን ያሸንፋል በሚለው ዊነር የሚባለው ካምፓኒ ከፍተኛ ብዙ ገንዘቦችን እንደሚያንሸራሽር ነው። በአጠቃላይ በአለም ላይ በአሁኑ ሰዓት የተደረገበት ጨዋታው ብዙ ነገር የሚገልጸው በሩቅ ምስራቅ ያሉ ሀገሮች የዚህ እግር ኳስ በጣም ወዳጆች ጃፓን፣ ሲንጋፖር እንደዚሁም ቻይና የተለያዩ ሀገሮችን በዚህ ቡድን ላይ ብዙ ገንዘብ የሚያፈሱ ስለሆነ የአውሮፓው ሊግ እንግዲህ በመመልከት በአሁኑ ሰዓት ጨዋታውን አድርጎታል። አብዛኛውን ጊዜ ጨዋታው የሚካሄዱት ከምሽቱ 10 ሰዓት ላይ ነበር። አሁን ግን የሚደረገው በሰባት ሰዓት ላይ ነው የጀመሩት። ለምን በሩቅ ምስራቅ ያሉ ሀገሮች እንዲመለከቱ፣ በአጠቃላይ በአለም ላይ ከሚሊያርድ የበለጡ ህዝቦች ይህን ጨዋታ እንደሚመለከቱ ነው የሚያሳየው።
0: የእንቅስቃሴውን ሁኔታ ጨዋታውን ስታይ እንዴት ነው? በምን አይነት ደረጃ ነው ያለው? በተለይ ሁለቱም ክለቦች በጠንካራ ናቸው። አርሰናል እንዲህ ዋንጫ በዚህ ዓመት ላይ ዋንጫውን አንስቷል። ፓሪስ ሳን ጀርመንም እንደዚሁ። አቋማቸው እንዴት ነው አሁን ስታየው?
1: በአጠቃላይ ስንመለከተው እንግዲህ አቋማቸው ባለፈው እንግዲህ አርሰናል በአጠቃላይ ለመጨረሻ ሊግ እንደዚህ የደረሰችው በ2006 ነበር እና የተጫወተችው ከባርሰሎና ጋር ነበር። ያው ባርሰሎና 2-1 ስታጠቃ ትችላለች። እንግዲህ ከዚያ ትምህርት ካላቸው ብዙ እንግዲህ ስንት ዓመት ነው? ወደ 20 ዓመት ያለፈ ማለት ነው ለዚህ ውድድር ለመቅረብ አርሰናል ያደረገችው ፊልሚያ። እንግዲህ አሁን ስታዩ ሁለቱም ከፍተኛና አደገኛ ቡድኖች ናቸው። ከፍተኛ ቡድኖችን አጥቅተው ከዚህ ደረጃ እስከደረሱ ድረስ እንግዲህ የሚያደርጉት ጨዋታ ደግሞ ከፍተኛ ጨዋታ ነው የሚሆነው እና በአጠቃላይ ሰው ሁለቱም እስካሁን ድረስ ግን በኳስ አመራርና አያያዝ የምታየው ጥሩ ሁኔታ ላይ የምታየው አርሰናል ናት። ምናልባት እንግዲህ በሚቀጥሉት እንግዲህ ከረፍት አሁን በረፍት ላይ ናቸው። ከረፍት በኋላ አሰልጣኞች ምን አይነት ሳይኮሎጂ እና ምን አይነት ዝውውር ተጫዋቾችም እንደሚለውጡ ነው እና ብዙ ነገሮች እንግዲህ የሚካሄዱ ይሆናል። በሚቀጥለው እንግዲህ 45 ደቂቃ ወይም ከ45 ደቂቃ እለፍ ያለ ለምን ሊሆን ይችላል እንግዲህ የምናየው ጨዋታ ነው በአጠቃላይ ግን አርሰናል ዛሬ ምን እንደማስበው ቆና ነው
2: ዋንጫውን ያነሳል ብለ ታስባለህ
1: ዋንጫውን ያነሳብ ያስባለሁ ይሄን እንግዲህ ከ20 አመት በኋላ ነው እንግዲህ ንድል የገጠመው ይሄን ንድል እንግዲህ የማይላቀቅ ነገር ነው የሚያደርገው ፓሪስ ሳን ጀርማንም እንግዲህ ዛሁን በዛሬው ዕለት ካገኘች ሁለተኛ እንግዲህ በየተከታታይ ያገኘችበት ወቅት ተብሎ ሊመዘገብ ይችላል
2: ያቆለው አለቅም እንጠቃለው አላስነጥቅም ነው እንግዲህ
1: የትክክል እንደዚያኛም ከአመት በኋላ አግንተና እናገኛለን
2: እዚህ ደረጃ ደርሰናል
1: እንደዚህ ደግሞ ዳብል እናገኛለን በየአመቱ እንግዲህ እኛም ታሪክ እንሰራለን የሚባል ነው እንግዲህ የታሪክ ፉክክር ነው የሚደረገው ከዚህ ውጭ እንግዲህ ያው እንደምታውቀው ሁላችንም ከተፋፋመ ጨዋታ ነው የሚደረገው እንግዲህ በየቤታችንም ሁላችንም ማየት እንችላለን ማለት ነው
2: እኔ ለመጨረሻ ጊዜ ማለት የምፈልግህ እንዲያው እንድትጸልይ ምን ብልምጠይቀህ በዚህ አጋጣሚ ጨዋታው 90 ደቂቃ ብቻ እንዳይሆን 120 ደቂቃ እንዲሆን ጸልይልና ብሎ
1: ነበርኮ ብዙ ወቅቶችም ደግታ ሀዱ በጨዋታዎች ነበሩና እንግዲህ ምንድነው ባልኳስ ወደ ዘይትኛው እንደምትሄድ አይታወቅም እንግዲህ ያለውም ዳኛ ምን እንደሚያደርግ አይታወቅም እንግዲህ ዋናው ነገር ጥሩ ጨዋታ እንድናይ የደመቀ
2: ጨዋታ እንድናይ ያም ያጥቃ ነገር ለኛም ትንሽ ለሰራተኞችም ቢያንስ 30 ደቂቃ ያህል እንድናይ 120 ደቂቃ ይሁንልን
1: ግድ የለም አሁን አንተ አሁን ፕሮግራሙ ስለምትጨርስ ካሁን ድረስ ረፍት ላይ ነው ያለው እንግዲህ ያለ አንተ ካለበት ቦታ አውቃለሁ ያሩት ሀድስትሬ ከሚገኘው ነው የምትገኝ ከፍተኛ መንግስት በትልቅ ሰሌዳ እንደምታይ ነው እዚያም ያየወታ ያላችሁ ቲቪ እና አንተ የበለጠ ከኛ የበለጠ እየተዝናና ከጋዜጠኞች ጋር ብዙ እየሰማታ ማለት ነው እና
2: አመሰግናለሁ ውጤቱን ነገ ጠዋት አብረን እንሰማለን አብረን ለአድማጮቻችን እንግዲህ እንሰጣለን ለነበረን ቆይታ እጅግ በጣም አመሰግናለሁ ኤሬዝ ዮሴፍ
1: እኔም በጣም ደስ ብለኛል ካንተ ጋር በማምሸትህ በደህና ምሹ ለሁላችን
2: መልካም ምሽት መልካም ኢታ ክብራና ክብራና አድማጮቻችን ስርጭታችን እየተገባደደ ነው ለዚህ ፕሮግራም መሳካት ለተባበረኝ ለቴክኒክ ባለሙያ አብያታር ምስጋና ይድረሰው ያሉት ስርጭታችን ተርሰናል ነገ በጠዋት ከኔ ጋር እንገናኛለን እስከዛው መልካም ለሊት ጥሩ ለተጫወቱ ጥሩ ድል እንመኛለን